0: ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አደራችሁ።
1: ካን ሬዲዮ ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ የሚያሰራጨውን ዝግጅት እነሆ ጀመረ።

0: የተከበራችሁ አድማጮች ጤና ይስጥልን፣ እንደምን አደራችሁ? እንዴት ናችሁ? ግማር ኻቲማ ቶባ። ከጻድቃን ጸሎታችን ፈጣሪ አምላክ ሰምቶ በጻድቃን መጻሕፍት ይመዝግበን። ከወዲሁ እንግዲህ ከዛሬ እሁድ ማምሻውን ጀምሮ ነው በነገ ሰኞ ህዝበ እስራኤል በዮም ኪፑር የጾም በዓል ያከብራልና ይህን በተመለከተ እንግዲህ ጾሙ የተቃለለ ይሁንልን። ዕለቱን ደብራያን ዘመን አቆጣጠር ሀዮም ዮም ርሾን ጤት በትሽሬ ታብሽን ፔዛይ እንደ አውሮፓ ዘመን አቆጣጠር ሴፕተምበር 20 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ዕለተ እሁድ መስከረም 10 ቀን 2019 ዓመተ ምህረት የቴክኒክ ባለሙያችን ሚካኤል ኦርሽባክ ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና የጋዜጦችን አምድ ወቅታዊ ዘገባና ቃለ ምልልስ አለን። እንግዲህ የሰዓቱን ዜና እናስቀድም ካዘጋጁ ሰጠኝ ዘመነ።
1: አመሰግናለሁ ሻያው። አርዕስተ ዜና፣ የዮም ኪፑር የጾምና የጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ሰኞ ምሽት ድረስ ይውላል። ዮም ኪፑር እስራኤል ከጀርመን የገዛቻት ዘመናዊ የባህር ሰርጓጅ መርከብ በዚህ ሳምንት ወደ ሃይፋ ወደብ ትደርሳለች ተብሎ እየተጠበቀ ነው። እስራኤል መከላከያ ሰራዊት በጋዛ ሰርጥ የሚወስደውን ወታደራዊ እርምጃ እንደቀጠለ ነው የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። የዮም ኪፑር የጾምና ጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ሰኞ ምሽት ድረስ ይውላል። ዮም ኪፑርን በመላ ሀገሪቱ በሚገኙ ጸሎት ቤቶችና ሌሎች ቦታዎች በጾምና ጸሎት ለማክበር በሚሊዮን የሚቆጠሩ የሀገሪቱ ዜጎች ከፍተኛ ዝግጅት እያደረጉ ነው። በጾሙና ጸሎቱ ምክንያት ጠላት የእስራኤልን ድንበሮች እንዳይደፍርና እንዳያጠቃም የደህንነት ጥበቃ አካላት አስፈላጊውን ዝግጅት አድርገዋል። እስራኤል ከጀርመን የገዛቻት ዘመናዊ የባህር ሰርጓጅ መርከብ በዚህ ሳምንት ወደ ሃይፋ ወደብ ትደርሳለች ተብሎ እየተጠበቀ ነው። መርከቧ አኺ ዳራኮን የምትባል ሲሆን ከጀርመን ከተነሳች 3 ሳምንታት ሆኗታል። እስራኤል እስካሁን ከጀርመን የገዛቻቸው መርከቦች ብዛት ከዳርኮን ጋር 6 ሲሆኑ ዶልፊን AIP ከሚባሉት አይነቶች ደግሞ ይህች መርከብ 3ኛዋ ናት ተብሏል። ሰርጓጇ መርከብ ብዙ አዳዲስ ቴክኖሎጂዎች የተጠመደባትና ባህር ውስጥ የመቆየት አቅሟም ከበፊቶቹ በተሻለ በጣም ከፍተኛ ነው። እንዲሁም የኒውክሌር አረር የተሸከመ ሚሳኤል የመተኮስ አቅም ያላት መሆኑን ቃል አቀባያችን ኢታይ ብሉሜንታል ካደረሰን ዘገባ መረዳት ችለናል። አዲሷ ሰርጓጅ መርከብ ወደ ሃይፋ ወደብ ስትደርስ መንግስታዊ የአቀባበል ስነ ስርዓት ይደረግላታል ተብሏል። የእስራኤል መከላከያ ሰራዊት በጋዛ ሰርጥ የሚወስደውን ወታደራዊ እርምጃ እንደቀጠለ ነው። ጦሩ በጥቅምት 7 ቀን የተሳተፉ ሽብርተኞችን እያደነ ከመደምሰሱ ባሻገር የደህንነት ስጋት ለመፍጠር በሚሞክሩ አሸባሪዎች ላይም እርምጃ መውሰዱን መቀጠሉን አስታውቋል። በደቡብ ሊባኖስም በተመሳሳይ ሁኔታ የደህንነት ችግሮች ሲኖሩ ስጋቱን ለመቀነስ አልፎ አልፎ እርምጃ ይወስዳል። ከአስር ዓመታት በፊት ቴል ሄብሮን በተባለው ቦታ በቆሰለውና እርምጃ መውሰድ በማይችል አሸባሪ ላይ የጥይት ተኩስ ከፍቶ ገድሏል ተብሎ የተወነጀለውን ኤሊኦር አዛርያን የክስ ፋይል ፕሬዚዳንት ሄርጾግ በይቅርታ እንዲሰረዝ መወሰናቸውን ትላንት ምሽት በይፋ አስታወቁ። በይሁዳና ሰማሪያ ቀበሌዎች መጋቢት 24 ቀን 2016 ዓ.ም ከሄብሮን የመጡ ሁለት አሸባሪዎች ቴል ሄብሮን በተባለው ቦታ በነበሩ ወታደሮች ደህንነት መጠበቂያ ቦታ በመምጣት አንድ ወታደርን በጩቤ ሲወጉ የእስራኤል ወታደሮች በሁለቱ አሸባሪዎች ላይ የጥይት ተኩስ ከፍተው እርምጃ በወሰዱበት ወቅት አንደኛው አሸባሪ ቆስሎ አደጋ በማደርስበት ሁኔታ እንዳለ ወታደር ኤሊኦር አዛርያ ከጦሩ መመሪያ ውጪ በጥይት ተኩስ ገድሏል በሚል ድርጊቱ በቪዲዮ ይፋ ከሆነ በኋላ በህዝቡ ዘንድ ትልቅ መነጋገሪያ ሆኖ ቆይቶ ነበር። ኤሊኦር አዛርያ በ2017 ዓ.ም በግድያና ወንጀል መመሪያን በመጣስ ከቅድመ ሁኔታዎች ጋር ለ18 ወራት እስራት ተፈርዶበት ወንጀሉ ማቃለያ ተደርጎ ለ14 ወራት ከተቀነሰ በኋላ እስር ቤት ገብቶ ለ9 ወራት ታስሮ በአመክሮ መለቀቁ ይታወሳል። ይሁን እንጂ የወንጀል ፋይሉ ስላልተፋቀ ባለፈው ሐምሌ ወር የወንጀል ፋይሉ በይቅርታ እንዲሰረዝ የመከላከያ ሚኒስትር ኢስራኤል ካጽ ፕሬዚዳንት ሄርጾግን መጠየቃቸው ይታወሳል። ፕሬዝዳንት ሄርዞግ ምክስ ፋይሉ እንዲሰረዝ ወስኗል። ፕሬዝዳንት ሄርዞግ ከዚህ ውሳኔ ላይ የደረሱት ኤሊኦራ ዛሪያ ቅጣቱን ስለተቀበለና ጊዜው ስላለፈ አዲስ ህይወት እንዲጀምር በሚል የክስ ፋይሉ እንዲሰረዝ ወስኛለሁ ብለዋል። ይሁን እንጂ የመከላከያ ሰራዊቱ ውሳኔውን ተችቷል። ኤሊኦራ ዛሪያ ለፈጸሙ ድርጊት ኃላፊነት አልወሰደም እንዲሁም አልተቆጨም። ፕሬዝዳንት ሄርዞግም የክስ ፋይሉን እንዳይሰረዙ አስተያየት አቅርበን ነበር ብለዋል የእስራኤል መከላከያ ሰራዊት። በወንጀል የተጠረጠሩ የተወሰኑ እስራኤላውያን በቱርክ በቁጥጥር ስር መዋላቸውን የእስራኤል ውጭ ጉዳይ ሚኒስትር ጽህፈት ቤት ትላንት ምሽት አስታወቀ። እስራኤል የውጭ ጉዳይ ሚኒስትር ከኢየሩሳሌም እንደገለጸው በቱርክ ፖሊስ በቁጥጥር ስር የዋሉት የሀገሪቱ ዜጎች መብታቸው እየተከበረ መሆኑን እየተከታተለ ነው ብሏል። የቱርክ ውጭ ጉዳይ ሚኒስትር አኪን ጊርላክ እንደገለጹት ከወንጀል ጋር በተያያዘ ከ200 በላይ የተለያዩ ሀገራት ዜጎች ተጠርጥረው በቁጥጥር ስር ውለዋል ብለዋል። በቁጥጥር ስር ከዋሉት የተለያዩ ሀገራት ዜጎች መካከል እስራኤል፣ ኢራን፣ ፓኪስታን፣ ሶሪያ፣ ሊባኖስ፣ ባንግላዴሽ እና ፍልስጤም፣ ዮርዳኖስ እንዲሁም ግብጽ ዜጎች ይገኙበታል። ተጠርጣሪዎቹ ከታይላንድ፣ ዩክሬን፣ አዘርባጃን፣ ኢንዶኔዥያ፣ ሞሮኮ፣ ሜክሲኮ እና አርጀንቲና ጋርም ግንኙነት እንደነበራቸው ተገልጿል። የቱርክ ውጭ ጉዳይ ሚኒስትር እንደገለጹት የወንጀል ድርጊቱ በአውሮፓ በሩቅ ምስራቅና አፍሪካ የተዘረጋ መስመር ነበረው። የተጭበረበረው ገንዘብ መጠንም 266 ሚሊዮን ዶላር ይደርሳል። ዋና ባለቤቶቹም እስራኤላውያን ናቸው ብለዋል የቱርክ ውጭ ጉዳይ ሚኒስትር። በየመን ሁቲ አማጽያና ሳውዲ አረቢያ መካከል ያለው ግጭት እንደቀጠለ ነው። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ ላይ የሚያደርሱት ጥቃት እንደቀጠለ ሲሆን ባለፉት ቀናት በዋና ከተማዋ ሪያድ ጥቃት በማድረሳቸው ምክንያት ውጥረቱ ይበልጥ ጨምሯል። በየመን የሚገኙ ሳውዲ አረቢያ ደጋፊ ኃይላት እንደገለጹት ሳውዲ አረቢያ በሪያድ ለደረሰባት ጥቃት ያጸፋ መልስ በሁቲዎች ላይ ለመውሰድ እየተዘጋጀች ነው ብለዋል። በሌላ በኩል የሳውዲ አረቢያ ውጭ ጉዳይ ሚኒስትር ፋይሰል አልፋርሃን ከሁቲዎች ጋር ያለውን አለመግባባት በዲፕሎማሲያዊ መንገድ መፍታት ይፈልጋሉ። የሳውዲ አረቢያው አልጋውራሽ ወንድ የሚሆኑት የመከላከያ ሚኒስትሩ ሀለድ ቤን ሳልማን ግን የጦር ዘመቻ በመክፈት ሁቲዎች በቀይ ባህር አካባቢ የተቆጣጠሯቸውን አዳዲስ ቦታዎች ለማስለቀቅና ለየመን ሳውዲ ደጋፊዎች ለማስረከብ ይፈልጋሉ ተብሏል። ይህ በእንዲህ እንዳለ ሳውዲ አረቢያ በየመን ዋና ከተማ ሰና የሁቲ አማጽያን ይዞታዎችን ለማጥቃት ሙከራ ማድረጓን ሁቲዎች መመከታቸውን ቃል አቀባያቸው ያህያ ሳሪያ ገልጿል። በሳውዲ አረቢያና የሁቲ አማጽያን መካከል ያለው ውጥረት ምክንያት በማድረግ የአሜሪካ መንግስት ዜጎቹ በመካከለኛው ምስራቅ ባላቸው የጉዞ ሁኔታ ማስጠንቀቂያ ወጣ። የሁለቱ ወገኖች ግጭት ሳይጠበቅ ከፍ ወዳለ ደረጃ ሊደርስ ስለሚችልና የአውሮፕላን በረራዎች መሰረዝ ሊያስከትል ስለሚችል የአሜሪካ ዜጎች በመካከለኛው ምስራቅ ጥንቃቄ እንዲያደርጉ የአሜሪካ መንግስት አስታውቋል። ኢራን ከአሜሪካ ጋር የነበራትን ድርድር ለመቀጠልና ጦርነቱን ለመጨረስ የዋሽንግተንን ምላሽ እየተጠባበቀች መሆኑን አስታወቀች። የኢራን ብሔራዊ ደህንነት ቢሮ ኃላፊ ሙህሳን ራዛይ ከአልጀዚራ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ እንደገለጸው ከአሜሪካ ጋር የነበረውን ድርድር ለመቀጠልና ጦርነቱን ለመጨረስ የፕሬዝዳንት ዶናልድ ትራምፕን ምላሽ እየተጠባበቅን ነው። የትራምፕ ዛቻ ምንም አይነት ውጤት አያመጣም። ኢራን ለጦርነትን ቢሆን ዝግጁ ናት። ጦርነቱን ለመጨረስ የኢራን ቅድመ ሁኔታዎች በሁሉም ግንባሮች ጦርነቱን ማቆም፣ የተያዘውን የኢራንን ገንዘብ መልቀቅና የሆርሙዝ የባህር ወሽመጥን ገዳ ማንሳት ናቸው ብሏል የኢራን ብሔራዊ ደህንነት ቢሮ ኃላፊ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ይጨምራል። ነገ ሰኞም ሙቀቱ ይጨምራል። በተለይ በተራራማ ቦታዎችና ማህል ሀገር በጣም ሞቃታማ የአየር ጸባይ ሊኖር ይችላል። ማክሰኞና ሮብ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢው 27፣ በቴላቪቭና ሃይፋ 30፣ በኤርሸባ 31፣ በኤላት 36 ዲግሪ ሴንቲግሬድ ይሆናል። ኢሻያው ለሰዓቱ ያለን ዜና እዚህ ላይ በቃ።
0: ሰጤ ዘመን አመሰግናለሁ። ወደ ቀጣዩ የጋዜጦች ዝግጅት በአጭሩ ለመመልከት አንድ ሙዚቃ

የተከበራችሁ አድማጮች በመቀጠል የጋዜጦች ላምድ ከብዙ በጥቂቱ እንቃኛለንና ማሪብ ዕለታዊ ጋዜጣ እንደተመለከተው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሰፊውን ህዝብ የሚስብ ንግግር በህዝብ ተልዕኮ በሚቀጥለው ሐሙስ በኒውዮርክ በተባበሩት መንግስታት ድርጅት ዓመታዊ ጠቅላላ ጉባኤ ላይ ንግግር ያደርጋሉ ተብለው ይጠበቃሉ የሚል ዘገባ አስቀብሏል። እሳቸው ወደዛ ሲሄዱ የጸጥታ በመካከለኛው ምስራቅ የጸጥታ መደፍረስን ሁኔታ ባለበት ጉዳይ ላይና በተለይ በእስራኤል ላይ በተለይ የእንግሊዝ በዩዳና ሰማሪያ ቀበሎች ይሁዳን ሰፋሪዎች በሚያመርቷቸው ምርቶች ላይ ማዕቀብ መጣሉን ተከትሎ እና ሌሎች ሀገሮች እስራኤል ለመጉዳት በዝግጅት ላይ ባሉበት ጊዜ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለዚህ ለእስራኤል ህዝብም የሚስብ ልዩ ንግግር ለማድረግ በዝግጅት ላይ ናቸው ተብለው ይጠበቃሉ። ጠቅላይ ሚኒስትሩ በህዝብ ተልዕኮ በአሜሪካ ተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ንግግር ለማድረግ እግረ መንገዳቸው ምናልባት ባለው ፕሮግራም መሰረት ከትራምፕ ፕሬዚዳንት ትራምፕ ጋር ይነጋገሩ ይሆናል ተብሎ ነበረ። ግን ጊዜው የሚያመች ነገር ባለም ሆነ ከትራምፕ ጋር ተገናኝተው በሁለትዮሽ ውይይት አደርጉም የሚል ግምት መኖሩን ማሪብ ዕለታዊ ጋዜጣ በተቀዳሚ ገጹ ላይ ዘግቧል። ሌላው በዜናው እንዳዳመጣችሁት በቱርክ ውስጥ ደግሞ ከ200 በላይ የሚሆኑ የውጭ ዜጎች በኢንተርኔት መረብ አማካኝነት በቢሊዮን የሚገመት ገንዘብ አጭበርብረዋል ተብሎ የተጠረጠሩም ከ200 በላይ ሰዎች በሀገሪቱ የፖሊስ ሰራዊት በቁጥጥር ስር ውለዋል። በዚሁ የማጭበርበር በገንዘብ የማጭበርበር ተጠርጥረው ከተያዙት መካከል ቢያንስ 9 እስራኤል ዜጎች ናቸው። ሌሎቹ ከተለያዩ በዓለም ዙሪያ የሚገኙ ዜጎች ናቸው። ይህን ላይ ትኩረት በሚያደርጉ አብዛኛዎቹ የውጭ ሀገራት የተለያዩ ሀገራት ዜጎች መሆናቸው ቢታወቅም ቱርክ ግን ወንጀሉን በእስራኤል ላይ ጥለዋል። በዚህ ላይ በስተጀርባው የእስራኤል መንግስት ከፍተኛ ባለስልጣናት ይኖሩበታል የሚል ጥርጣሬ እንዳላት ቱርክ ገለጸች ይላል። ለሌላኛው ወቅታዊ ዘገባ ደግሞ አንድ የ17 ዓመት ታዳጊ ወጣት በመኪና ተገጭቶ አሚሃይ የ17 ዓመት ታዳጊ ወጣት በመኪና ተገጭቶ ሕይወቱን አጣ። አንድ የጭነት መኪና ሹፌር ይህንን ታዳጊ ወጣት ገጭቶ ገሎ ለማምለጥ በሞከረበት ጊዜ በአካባቢ የነበሩ የደህንነት ጥበቃ ኃይሎች ወታደሮች በከፈቱት የጥይት ተኩስ የጭነት መኪና ሹፌር ተገሏል ይላል። ሌሎችም ጋዜጦች ስንመለከት ወደ ሐሬጽ ዕለታዊ ጋዜጣም ይቅርታ እስራኤል ሃዮም የተሰኘው ዘገባ በመጀመሪያ ገጹ ላይ ባለፈው ሐሙስ ለአርብ አጥቢያ ላይ በኢየሩሳሌም በቀድሞው ቤተ መቅደስ በኮቴላ ማራቢ በብዙ ሺህ የሚቆጠሩ ይሁዳን የዮም ኪፖሩን የዋዜማ የጾም በዓል ይቅርታ የጸሎት ስነ ስርዓት አድርሰዋል። በብዙ ሺህ የሚቆጠሩ ፎቶግራፉን ያሳያል በመጀመሪያ ገጹ ላይ። ከዛ ለየት ባለ መልኩ ደግሞ የተመለከተው እስራኤል ከጀርመን እና ከህንድ ጋር በተለይ በኢኮኖሚ ዘርፎች የቃል ኪዳን ትብብራቸውን ለማጠናከር እየሰሩ ናቸው ይላል። በሁለቱ ሀገሮች መካከል ከህንድና ከጀርመን ጋር ጠንካራ የኢኮኖሚ ልውውጥ ትብብር ለማድረግ እየሰሩ ናቸው ነው የሚል። ሌላው እዛው ቀጥሎ እንደዘገበው የአሜሪካ ፕሬዝዳንት ትራምፕ የዚህም
በፋርስ ባህረ ሰላጤ ከኢራን ጋር ያለው ውጥረትን በተመለከተ መፍትሄ ለመሻት ወይም በወታደራዊ ኃይል አሊያም በሰላማዊ በድርድር የቀረበው ሐሳብ ወደፊት ትራምፕ እያስቀደሙት አይደሉም፣ ወደ ኋላ እያፈገፈጉ ናቸው የሚል ዘገባ ያሳያል። በተቀዳሚ ገጹ ላይ የዲዮታ ሮኖት ጋዜጣም በትልቁ በአለፈው ሐሙስ ማታ ለአርብ አጥቢያ በብዙ ሺህ የሚቆጠሩ ይሁዳውያን እስራኤላውያን ኢየሩሳሌም ምስራቅ ኢየሩሳሌም በጥንቱ ቤተ መቅደስ ኮቴል አማራቢ የጸሎት ስነ ስርዓት አደረሰ ይላል። ይህም ሁሉም የይቅርታ የጸሎት ስነ ስርዓት ያደረሰ ስለመሆኑ የሚያሳይ ፎቶግራፍ ብዙ ፎቶግራፍ የሚያሳይ ፎቶግራፍ በመጀመሪያው ገጹ ላይ ያሳያል። በዚህ አሁን ባለው የመታሰቢያ የዮም ኪፑር የጸሎት ስነ ስርዓት ላይ ደግሞ በዚህ ብዙዎቹ የሚሳተፉ ከጥቅምት 7 2023 ዓመተ ምህረት በአዛ አሸባሪዎች ግገርስ በፈጸሙት በእስራኤል ላይ በፈጸሙት ከባድ የሽብር ጥቃት ላይ ከሞት በተረፉና ተጠልፈው ወደ አዛ ከተወሰዱ በኋላ በድርድር በህይወት የተለቀቁ እስራኤላውያንም በዋናነት ደግሞ የበይቅርታ የጸሎት ስነ ስርዓት ላይ ይሳተፋሉ የሚል ዘገባ ያሳያል። ከዛ ሲቀጥል በሌላ ለት ባለው መልኩ በመከላከያ ሰራዊታችን በሳይል መከላከያ ሰራዊት ላይ በተዋጊ ክፍለ ጦሮች ላይ ለማገልገል የሚፈልጉ ወጣቶች ቁጥር በጣም ከፍተኛ እንደሆነ ያሳያል። ሂላል ከዛው አጥቦ ወታደሮች አንድ በወታደራዊ መካነ መቃብር ላይ ኦክቶበር 7 የሽብር ጥቃት ከመድረሱ በፊት ሁለት ሳምንታት ቆየት ብሎ በጥቅምት በዛ ላይ ለታንከኛው የሶስት ታንከኛ ክፍለ ጦር የ401 ብርጌድ ጦር አባላት የትጥቅ ጓደኞቻቸው መስዋዕትነት የከፈሉ ወታደሮች ለነሱ መካነ መቃብር አጠገብ ላይ ሆነው ሰልፍ በክብር ለሙታን የሰልፍ የሚያሳይ ፎቶግራፍ በመጀመሪያው ገጽ ላይ ያሳያል። ነፍሳቸውን ይማር። እንግዲህ ከብዙ በጥቂቱ የጋዜጦች አምድ ዘገባ ይሄን ይመስላል። አንድ ዜማ

0: በመቀጠል ወደ ወቅታዊ ዘገባ ስናርሰጥ የዘመነ እንግዲህ ህዝበ እስራኤል ከዛሬ እሁድ ምሽት ጀምሮ ነገ ሰኞም በመላ ሀገሪቱ የዮም ኪፑር ጾም በዓል ያከብራል። ይቅርታ መባባል አንዱ ሰው ለሌላው ይቅርታ ጥያቄ ለሰው ልጅ ብቻ ሳይሆን ለፈጣሪ ለእግዚአብሔር ይቅርታ የሚልበት አመት በዓል የጾም አመት በዓል ስለሆነ በዚህ ላይ እንዴት ይታያል? በእውነት ማንኛውም ሰው እንዲያው ይቅርታ ያጠፋው ነገር ሆን ብሎም ወይም እንዲያው ሆን ብሎ በተንኮል ጸንሶ ሆን ብሎ ያጠፋ የጎዳ ሰው ካለ መቼም ይቅርታ የሚባባልበት እንደመሆኑ መጠን ይህ ሁኔታ እንዴት ይታያል? ሰጠኝ።
1: አዎ ሻያው እንግዲህ የዮም ኪፑር የጾምና ጸሎት ቀን ከዛሬ ምሽት እስከ ነገ ምሽት የሚከበር ነው። ያው እንደሚታወቀው ሁሉም ያውቀዋል ሃይማኖታዊ ትዛዙን መመሪያውን ለሃይማኖት አባቶችን ተወና እንደ ይቅር መባባል ትልቅ ቦታ የሚሰጠው ነው። በንጹህ ልብ ሲሆን ነው። የሰው ልጅ መቼም በዚህ ምድር ላይ ስንኖር አውቀንም ሆነ ሳናውቅ እናጠፋለን እናስቀይማለን እና ለዛ በንጹህ ልብ ይቅርታ መባባል ለራስም ነው። ይቅርታ ለራስ ነው የሚጠቅም፣ ቂም መያዝ ምንም አይጠቅምም። እና ይቅር መባባሉ እንደው ነገ ብቻ ከዛሬ ምሽት ጀምሮ እስከ ነገ ምሽት ይቅር ስለተባባልን አይደለም ትልቁ ነገር፣ አመቱን በሙሉ ከነገ በኋላ ባሉ ቀናትም ራሱ ንጹህ ልብ ይዘን መሄዱ መልካም ነው። ለይቅርታ ሁሌም ጊዜው አለ። ነገር ግን እንደዚህ አጋጣሚ ደግሞ ሃይማኖታዊ በዓላት ሃይማኖታዊ ትዛዛት ሲመጡ ደግሞ ያንን ምክንያት በማድረግ በአዲስ መልኩ መጀመር ጥሩ ነው። ከአዲስ ዓመት ጋር የተያያዘ በአስር ቀን ውስጥ የሚደረግ ስለሆነ ይቅር ስንባባል የያዝነውን ቂም እንተዋለን እና ይቅር መባባል በንጹህ ልብ መሆን አለበት እንጂ ለምሳሌ ደግሞ መሆን የለበትም። እና አንዳንድ ጊዜ በአማርኛ የሚባል አባባል አለ አይደለም፣ ሳሊዞ ስርቆት ቂም ይዞ ጸሎት አይሰምርም ይባላል። እና እኛም ይቅር ከተባባልና በእውነት በትክክለኛ ሁኔታ ያለፈውን ረስቼልሃለሁ መባባል አለብን እንጂ እንዲሁ ለይስሙላ መሆን የለበትም። እንተ የምትጨምረው?
0: አዎ እንግዲህ ትክክል ነህ። እንዲያው ለይስሙላ እንዲያው ይቅር ለማለት ተብሎ ከአንገት በላይ አይነት ሳይሆን በእውነትም ሰው ንጹህ ልቦና ይቅርታ መሆን አለበት የሚለው ትክክለኛ ነህ። በዚህ በየአመቱ ህዝበ እስራኤል አሁን እንግዲህ በሃጌ ትሽሬ ይሉታል በዚህ ያው ከሮሻሻና ከዘመን መለወጫ አዲስ አመት ጀምሮ እስከ ስኮት የዳስባል ድረሳው በጣም ትልቅ በዓላት ናቸውና በአመት አንድ ጊዜ ብቻ አይደለም ይቅርታ ማለት እንዳልከው ሁል ጊዜም በመላ ሀገሪ አመት በሙሉ በየቀኑ ይቅርታ ማለት ብሎ ማሰብ በጣም በጎ ነው። ለሰው ልጅ ስነ ስርዓት ማለት ፍቅር እንዲኖር በሰዎች መካከል ሲኖር በጣም ጥሩ ነው የሚሆነው እንጂ ጥሩ ጸባይ ጥሩ አመለካከትም ይሄ መኖሩ በጣም በዋናነት መቼም በኦሪት መጽሐፍ እንግዲህ ያው ይቅርታ መባባልነትን ያው መጀመሪያ ከባልንጀራ ጋር ከዛ ደግሞ ለፈጣሪ አምላክ ይቅር ሲሆን ነው ይቅር ተቀባይነት የሚኖረው ተብሏልና እንግዲህ ዛሬ ማምሻውን ጀምሮ እስከ ነገ መላ ሰኞ በመላ ሀገሪቱ የአስተስሪዮ ወይም የዮም ኪፑር ጾም በዓል እናከብራለንና ይህንን በተመለከተ በእርግጥ በዚህ ሰዓት ባለን አጭር ጊዜ ብቻ ሳይሆን በቀኑም
1: እንመለከተዋለን። ምናልባት የጾሙን መግቢያና መውጫ አንዳንድ ዋና ዋና ቦታዎችን ብንገልጽ በኢየሩሳሌምና አካባቢዋ 5:58 ላይ ይገባል። መውጫ ሰዓት ደግሞ 7:13 ላይ ነው። በቴላቪቭና አካባቢዋ መግቢያ ሰዓት 6 ሰዓት ከ22 ደቂቃ ሲሆን መውጫ ሰዓት ደግሞ 7 ሰዓት ከ15 ደቂቃ ላይ ነው። በኃይፋና አካባቢዋ መግቢያ ሰዓት 6 ሰዓት ከ9 ደቂቃ ሲሆን መውጫ ሰዓት ደግሞ 7 ሰዓት ከሩብ ላይ ነው። በቲቤሪያና አካባቢዋ መግቢያ ሰዓት 6 ሰዓት ከ19 ደቂቃ ሲሆን መውጫ ሰዓት ደግሞ 7 ሰዓት ከ13 ደቂቃ ላይ ነው። በኤርሸባና አካባቢዋ መግቢያ ሰዓት 6 ሰዓት ከ21 ደቂቃ ሲሆን መውጫ ሰዓት ደግሞ 7 ሰዓት ከሩብ ላይ ነው። በኤላትና አካባቢዋ መግቢያ ሰዓት 6 ሰዓት ከ20 መውጫ ሰዓት 7 ሰዓት ከ13 ደቂቃ ላይ ነው። እንግዲህ ካሁኑ ቀላል ጾም እንዲሆን እየተመኘን ወደ ሌላው ርዕሰ ጉዳይ እናልፋለን። ሻያው ቱርክ ውስጥ በገንዘብ ማጭበርበር የተጠረጠሩ ከ200 በላይ የውጭ ዜጎች በሀገሪቱ ፖሊስ ተይዘዋል። ከዚህም የእስራኤል ዜጎች እንዳሉበት ነው። እንዴት ነው?
0: ይሄ በዘመናዊ መገናኛ አውታር በመረቦች አማካኝነት የተጭበረበረ ድርጊት ተፈጽሟል። የቱርክ እንደሚሉት ከሆነ በተጣይ በዚህ ድርጊት በቢሊዮን ዶላር የሚገመት ገንዘብ አጭበርብረዋል ተብለው ከ200 በላይ የውጭ ዜጎች በቁጥጥር ስር መዋሏን አሳወቀች እና ከነዚህ ከተጠርጣሪዎቹ በማጭበርበር ወደ 9 የሚሆኑ የእስራኤል ዜጎች መሆናቸው ነው መግለጫው። የኢራን የቱርክ መግለጫ እያሳየ ያለው ይህን ሁኔታ በተመለከተ እንዴት ብሎ ነው እንግዲህ ከ200 በላይ አጭበርባሪዎች የውጭ ዜጎች ተይዘዋል ተብሏል። በቀጣይ ደግሞ የሚያዙ እንዳሉ ነው የቱርክ ፖሊስ እያሳወቀ ያለው እና በዚህ ላይ ቱርክ በማጭበርበር ድርጊት ላይ በተጠርጣሪዎቹ ከ200 በላይ የውጭ ዜጎች 9 እስራኤላውያን ዜጎች ብቻ ናቸው ይላል። ከዚህ የማጭበርበር ድርጊት ደግሞ የእስራኤል መንግስት ከፍተኛ ባለስልጣናት በስተጀርባ አሉበት የሚል ክስ አለ። ይሄ ነገር ጥላቻን በሁለቱ ሀገሮች ያለውን ጥላቻ የሚያባብስ ይመስለኛል።
1: ሌላ ይዘት ከሌለው እና እውነት የተባለው ነገር በገንዘብ ማጭበርበር ሆኖ እንደ ሌሎች ሀገሮች ዜጎች ተጠያቂ የሚሆኑ ከሆነ ማንም ወንጀል ለሰራ አካል በይፋ ድጋፍ የሚሰጥ አካል ያለ አይመስለኝም። ግን እንደው ከእስራኤል ጋር ያለውን ግንኙነት ለማበላሸት ወይም ዜጎችን የእስራኤል ዜጎችን ምክንያት ፈጥሮ ለመያዝ ከሆነ ይሄ ከእስራኤል ጋር ያቃርናል። ነገር ግን እንደተባለው የበርካታ ሀገራት ዜጎች ነው የተያዙ። ከነሱ ጋር አብረው ግንኙነት ያላቸው ከሆኑ ተጠርጣሪዎች ያው በሀገሪቱ ሕግ ተጠያቂ የሚሆኑበት ሁኔታ መኖሩ ሕጋዊ አካሄድ ነው የሚል ሀሳብ አለኝ። ነገር ግን ሆን ተብሎ የእስራኤል ዜጎችን ለመጉዳት ከሆነ ግን ይሄ ግን በቀላል የሚታይ መስሎ አይታየኝ።
0: በእንዲህ እንዳለ ወደ ቀጣዩ ርዕሰ ጉዳይ ስናልፍ ፕሬዚዳንት ይስሐቅ ሄርጾግ የእስራኤል የእስራት ጊዜውን የፈጸመ ወታደር ኤሊኦር አዛሪያ የክስ ወንጀል ምህረት እንዲሰረዝ ወሰኑና ይህን በተመለከተ በእርግጥ ከስ የድሮ ወታደር ልበለው ከስር ተፈትቷል። ወታደር ኤሊኦር አዛሪያ በምን ምክንያት ነበር የተከሰሰው?
1: እንግዲህ በወቅቱ እንደው መነጋገሪያ ነበር። በ2016 ዓመተ ምህረት ይሄ ኤሊኦር አዛሪያ እንግዲህ ሁለት አሸባሪዎች ሲመጡ ወታደሮች ተኩስ ከፈቱ። አንደኛው ይሄ በኢብራይስጥ ኑትራል የሚሉት እርምጃ ከማይወስድበት ወይም እጅ ከሚሰጥበት ደረጃ ነው የነበረ እና አሸባሪው በቆሰለበት ጊዜ በጦሩ ሕግ መሰረት እርምጃ መውሰድ አይችልም። ምክንያቱም አብቅቷል፣ እጅ ይሰጣል፣ እርምጃ ይወስድም እና በዛ ማቆም ነበረበት እና ጥይት ተኩስ ከፍቶ ገድሏል ተብሎ ነው
0: የታሰረውን አሸባሪ። ቆስሏል፣ ታስሯል።
1: የቆሰለውን አሸባሪ ሁለት አሸባሪዎች በሄብሮን አካባቢ መጥተው ወታደሮች አንድ ወታደር ሊወጉ ሲሉ እርምጃ ወሰዱባቸው። አንደኛው ቆሰለ። እንደ ቆሰለ ኤሊኦር አዛሪያ ጥይት ተኮሰ። ለምንድን ነው? በወታደራዊ ህጉ መመሪያ መሰረት ይህ ሰውዬ ችግር ከመፍጠር ካልደረሰ እርምጃ መውሰድ አልነበረብህም በሚል ቅጣት ተቀጥቷል። አሁን ቅጣቱን ጨርሷል፣ ግን የክሱ ፋይል እንዳለ ነው። ያ እንዲሰረዝ ነው የመከላከያ ሚኒስትር እስራኤል ካጽ ባለፈው በሐምሌ ወር ያቀረቡትና ለፕሬዚዳንት ሄርጾግ እሳቸው እንግዲህ ወስነዋል። ነገር ግን መከላከያ ሰራዊቱ ኤሊኦር አዛሪያ የሰራውን ድርጊት አልተጸጸተበትም ሐላፊነት አልወሰደምና መሰረዝ አልነበረበትም የሚል ሐሳብ አቀርባል መከላከያ ሰራዊቱ እንግዲህ ወታደራዊ ደንብን አልጠበቀም ነው እንደዛ ግን ያው በተወነጀለበት ሁኔታ ታስሮ ቅጣቱን አግኝቷል
0: ያው ተጸጸ ለፈጸመው እያለው ምንድነው ይሄን ወታደር የፈጸመውን የጥይት ተኩስ የከፈተው ያንኛው ቅድ እንዳልከው ሁለት አሸባሪዎች ድርጊቱ የተፈጸመው በሄብሮን ከተማ አካባቢ ነው ሁለት አሸባሪዎች ናቸው አንደኛውን በአካባቢ የነበሩ ወታደሮች ገለውታል ሁለተኛው ኤሊኦር የተኮሰበት የገደለው ታስሮ ነበር ጆቹ ታስሮ በነበረበት ጊዜ ለምን የተያዘ ሰው የታሰረ ጁን የታሰረ ሰው ለምን ተቆስክ ተብሎ ነበር በእስር ቤት
1: ለወራ ታስሮ ነበር አሸባሪው
0: አዎ ታስሮ በዚህ ጥፋትነት ነበር አሁን ጎን ለጎን አዎ ተሳስቻለሁ ተጸጸት ተሰምቶኛል በሚለው ፕሬዝዳንቱ የወንጀል ክሱ እንዲሰረዝ ብለው
1: እሱማ ተጸጸቻለሁ አላለም ኤሊኦር ተጸጽቻለሁ አለም ግን መከላከያ ሚኒስትር ባቀረቡት ፕሬዝዳንቱ ክሱን ሰረዙ ነገር ግን በወቅቱ ለድርጊቱ ዋጋውን ከፍሏል ጊዜው ደግሞ ሄዷል 10 ዓመት ሆኗል እና ብዙ አከራካሪ ነበር በወቅቱ ዋናው ትልቁ አከራካሪ የሆነ በቪዲዮ ስለተቀረጸ ነው ሁሉ ድርጊቱ እና ለማንኛውም ይሄ የሚያሳየው ምንድነው የእስራኤል መከላከያ ሰራዊት ምን ያክል ደንቦችን መመረችን ጠብቆ እንደሚንቀሳቀስ የሚያሳይ ነው ሻያው ቀሪ ሁኔታዎች ኖርናል ግን ካለን ጊዜ አንጻር በዚህ እናጠቃለን
0: አሁን
1: ወደቀኑ ፕሮግራማችን ደግሞ እንመለከታለን
0: ወደ ቃለ ምልልስ እናልፋለን ከአዲስ የፖለቲካ ተወዳዳሪዋ
1: ጥሩ
0: የተከበራቸው አድማጮቻችን ከዚህ ቀጥለን ለበቅርቡ በእስራኤል በሚካሄደው የክነሴት የፓርላማ ምርጫ ከሚወዳደሩት መካከል አዲስ ፖለቲከኛና ፓርቲ የምትወዳደረው ጋር ከጠበቃ ኤስቴር አያሎን ጋር ቀጣዩን ቃለ ምልልስ እናደርጋለንና በሷም በርግጥ ከትርጉም ጋር ነው የሚሆነው በልጅነት ስለመጣች ከዚሁ ጋር ነው ከባልደረባዬ ሰጠኝ ዘመነ ጋር ቃለ ምልልስ የምናደርግላትና ኦረኸድን ኤስቴር ጤና ይስጥልን እንደምን አለሽ?
2: ጤና ይስጥልን የሻያው ደህና ነኝ ደህና ነህ?
0: ደህና በአማርኛሽ በጣም ጥሩ ነው በእውነትም አዲስ ፖለቲከኛ አሁን በእጩ የክነሴት አባል እንደምትወዳደሪ ሰባንና ስለዚህም አዲስ ነገር ሆነ ወደ ስቱዲዮአችን ለአድማጮች ለአማርኛ ተናጋሪው ህዝብ ገለጻ ለማድረግ መጣሽ እንኳን ደህና መጣሽ
2: ደህና መጣሽ ተና ረባ
0: ወናትኺል ፖበሻም ከሙባን ንሻሮ ተኽበይ ብሪት ካቦባን ንታርገም ናሸላር ሾና ታጽጌ ታጽሚኽ
2: אני אסתי אלון קובו בת 46 עורכת דין דיפלומטית כלכלית שירתתי והצגתי את מדינת ישראל בסין הייתי ראש משלחת הכלכלית בסין ובתפקיד האחרון שלי הייתי עליתי עם המשפחה שלי מסודן ב-84, אני עורכת דין בהכשרה, עסקתי בזה כמה שנים, בעולמות העסקיים בעיקר. בשנים האחרונות אני עוסקת בדיפלומטיה כלכלית, מייצגת את ישראל בהסכמי סחר. הייתי ראש המשלחת הכלכלית של ישראל בסין, ובתפקיד האחרון שלי הייתי יו"ר ועדת התיאום הכלכלי בין ישראל למצרים.
0: ንታርገም ወታ የጠየቅነው ራሽን የፖለቲከኛ መሪነት ራሽን እስኪ አስተዋውቅልን ለሚለው ጥያቄ ጠበቃ ኤስቲ አያሎን የሰጠሽው ምላሽ ምንድን ነው? ወደ እስራኤል ሀገር የመጣው በሱዳን በኩል አድርጌ ነበረ ከቤተሰቦቼ ጋር የመጣውና በእስራኤል ሀገር መጥቼ በዩኒቨርሲቲ ተምሬ በኢኮኖሚ ተመርቄ አለሁና ከዚህ በእውቀት ባለይ ትምህርት መሰረት ባለፉት ቅርብ ጊዜ በመልክተኛ ልዑክ በመሆን በቻይናም በቢያንስ ለአምስት ዓመት ያህል በኢኮኖሚ ዘርፉም ከቆይታ እንደነበራት እና በዋናነት በምትሰራው በትምህርት ውጤቷ ላይ በዓለም የንግድ ልውውጥን በስምምነት ጋር በተመለከተ በዚህ ዘርፍ በኢኮኖሚ በንግድ ላይ ነው እንቅስቃሴ የማደርገው አለች። እድሜዋ የ46 ዓመት እንደሆናት ነው የነገርሽን። ምሽፓኻ በኢላዲም
2: יש לי שני ילדים, הגדול שלי ביוד ב', הקטנה שלי בטט, נשואה באושר.
0: አዎ ልጆች አሉ ሾይ? አዎ ባለትዳርና ሁለት ልጆች አሉን። አንድ ወንድ ልጅና ሴት አሉን። ትልቁ ልጄ አሁን 12ኛ ክፍል እየተማረ ነው። ሁለት የሱ ታናሽ ልጇ ደግሞ በሁለተኛ ደረጃ ትምህርት ቤት ተማሪ ነው የሆነችው። የ9ኛ ክፍል በዘኪታይሎ በደት
2: ቴት
0: በቂታ ጤትረር ነው የምትማረው። በጣም ጥሩ ሰጤ ዘመነ።
1: ጥሩ ነው ጋምባላ ፖ ይምት ባክሪ ለክኔሴት አባ ማ ቶክኒዮት של אחמד רוצה לעשות?
2: תודה רבה על השאלה הזו. אז אני הגעתי לפוליטיקה, אני חושבת שזה משהו שהתחיל לדגדג אצלי אחרי השבעה באוקטובר. השבעה באוקטובר נתן מכת מחץ להרבה אנשים מאיתנו, ואז החלטתי שאני חייבת לקחת את היכולות שלי, ולא רק לייצג את ישראל, אלא לייצג את הציבור הישראלי, ולקדם ולתקן את מדינת ישראל, ועוד נת אני אפרט גם איך.
0: የሰጠኝ የጠየቀው ጠበቃ እስቴ ምንድን ነው በማስቀደም በዚህ በፖለቲካ መስኩ በእስራኤል መንግስት ምንድን ነው ማስቀደም የምትፈልጊው ለሚለው ጥያቄ የሰጠችው ምላሽ ምንድን ነው? በዋናነት ከሶስት ዓመት በፊት በነበረው ኦክቶበር 7 በእስራኤል ህዝብ ላይ የደረሰውን ከባድ የሽብር ጥቃትን በተመለከተ ከዛም በኋላ ደግሞ በዚህ በፖለቲካው ዓለም ይህን ህዝብ ለመርዳት እና ያሉትን ሁኔታዎችን በጥሩ ሁኔታ የሚመሻሻል የሚገባ ነገሮችን ለማሻሻል እሞክራለሁ ነው ያለችው።
1: ማማ ለፋረት ማታ ሲናጊን
2: כן. אז הרקע שלי הוא כלכלי, ואני חושבת שצריך לאפשר גישה לכלכלה וליהנות מהכלכלה לכל השכבות באוכלוסייה. ואיך אנחנו עושים את זה? דבר ראשון, אנחנו חייבים שהכלכלה תהיה נגישה. מה זאת אומרת? להוריד את יוקר המחיה. זה חלק מהתוכניות של המפלגה. יש לנו תוכנית מסודרת שנעשתה עם טובי המוחות. איך מורידים את יוקר המחיה? כדי שמחר אתה ואני נלך לסופר ונוכל לקנות מוצרים בסיסיים ומחירים שפויים יותר. זה דבר ראשון.
0: ሰጤ ዘመነ በዚያው ለባዳነት ምንድን ነው በዚህ በፖለቲካው ዓለም ማስቀደም የምትፈልጊው ለሚለው ጠበቃዋ እስቲ የሰጠሽ ምላሽ እንግዲህ በተማርኩት በኢኮኖሚ መስክ ስለሆነ በዚህ ዙሪያ በዋናነት ደግሞ በምጣኔ ሀብት በኢኮኖሚ ዘርፍ ደግሞ በእያንዳንዱ የእስራኤል ህብረተሰብ ማህበረሰብ በማንኛውም ክፍለ ህብረተሰብ ላይ በሱም የኢኮኖሚ ብልጽግና እንዲኖር በዚህ ለመስራት ነው ያለችው።
1: ውድነትንም ለማውረድ?
0: አዎ ጋጣው ያለው ውድነት ደግሞ አሁን ያለው የዋጋ ውድነትን በተመለከተ በዚህም እንደ ኢኮኖሚ ምሁር እንደመሆነ የመጠን ይህን ደግሞ ዋጋ ልንታገላለን ነው ያለችው። በም ሸኺም ትባህሪ كي خبرات كنسيت او كي سارا مزه تخوم اتروت على القديم
2: ايه יש שני תחומים שמאוד מעניינים אותי, ואני חושבת שגם יש לי תרקע מתאים. התחום הראשון, כמו שאמרתי, הכלכלי, והתחום השני זה יחסי חוץ. אנחנו לא נותנים מספיק תשומת לב ליחסי חוץ שלנו. זה חלק מהחוסן הלאומי שלנו, זה חלק שמשפיע, יחסי החוץ משפיעים על הכלכלה היומיומית, אם זה ביבוא, אם זה בייצוא, הכל הופך להיות יקר יותר כשאתה מייצר או מייבא לישראל. אז אלה שני התחומים, כלכלה ויחסי חוץ.
1: תראו, גריך ישעיהו, אסתי נתייקת בתמרצ'י, בזיך בכנסת, למסקד מתפלגיית שו פרוגרמות שמן מניהון עלו, בלו נתייקת, שום סתמלס, יאו, קדם דגלס, כתיה מג'מרו, באקונומיו זרף נו, תרת מדרגו בללץ, תוקרת מסת אוהן יוהן נו, ולתניו דגמו, יאוץ גרינתן בתמלקת נו, נה, בתלייקה אוץ גרינת גר בזיך בתיעזה באקונומיו זרף,

0: ክብራትና ክብራን አድማጮቻችን እንደምን ዋላችሁ?
1: ካን ሬካ የእስራኤል ድምጽ ሬዲዮ በአማርኛ ቋንቋ አገልግሎት
0: ከቀኑ 1 ሰዓት እስከ 2 ሰዓት
1: የሚያስተላልፈውን ዝግጅት እንሆ ጀመረ። የተከበራችሁ አድማጮች ተናስተልን እንደምን ዋላችሁ? ተናስተልን ግማራ ቲማቶባ እንደ አውሮፓ እንደ ዕብራውያን ዘመን አቆጣጠር ሃዮም ኢዮም ርሾን ጤት በትሽሬ ታፕሽን በዛይ እንደ አውሮፓ ዘመን አቆጣጠር ሴፕቴምበር 20 ቀን 2026 ዓመተ ምህረት ነው። እንደ ኢትዮጵያ ዘመን አቆጣጠር ለተ እሁድ መስከረም 10 ቀን 2019 ዓመተ ምህረት ነው። የቴክኒክ ባለሙያችን ሚካኤል ኦልሽባግ ሲሆን የስቱዲዮ ተረኛ ያስተናጋጆችን ሰጠኝ ዘመንና ኢሻያው ደጉነን ያለን ዝግጅት የሳቱን ዜና እንዲሁም ወቅታዊ ዘገባ ባጭሩ ስለ ዮም ኪፑር ጾም በዓል በራሃሚ ማላዛር ቀረበ ፕሮግራምና ከዛም ስለ ቄስ ብርሃን ጋርም ስለ ዮም ኪፑር አስተስሪዮ ጾም በዓል ላይ ከሳቸው ያስተምሩና አሁን የሳቱን ዜና እናስቀድም። አዘጋጁ ሰጠኝ ዘመን
2: አመሰግናለሁ ሻያው አርስተ ዜና። በዮዳና ሰማርያ ቀበሌ ቢንያሚን በተባለው ቦታ ዛሬ በደረሰ ሽብር ጥቃት አንድ በ30 አመት እድሜ ክልል የሚገኝ ግለሰብ በጸና ቆሰለ። ዮም ኪፑር የጾምና ጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ሰኞ ምሽት ድረስ ይከበራል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፍታችን አሞስ በኒውዮርክ የተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ያደርጋሉ ተባለ። የሊባኖስ መንግስት ከሄዝቦላ ድርጅት ጋር በቀጥታ ለመወያየት ያደረገው ጥረት ሳይሳካ መቅረቱ ተዘገበ የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በዮዳና ሰማርያ ቀበሌ ቢንያሚን በተባለው ቦታ ዛሬ በደረሰ ሽብር ጥቃት አንድ በ30 አመት እድሜ ክልል የሚገኝ ግለሰብ በጸና ቆሰለ። የሽብር ጥቃቱ ነቤ ጹር በተባለው አካባቢ የደረሰ ሲሆን ከመኪና ውስጥ በተተኮሰ ጥይት ነው ግለሰቡ በጸና ቆሰለው። ስለኛውን የማገንዳ ቢዳዶም ድርጅት ሰራተኞች ወደ ፔታቲክባ የቤሊንሶን ሆስፒታል ወስደውታል። እስራኤል መከላከያ ሰራዊት ከሌሎች ጸጥታ ጥበቃ አካላት ጋር በመተባበር በመኪና ውስጥ ጥይት ተኩስ ከፍቶ ያመለጠውን ሽብርተኛ በመከታተል መደምሰሱ ተገልጿል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ፍታችን አሞስ በኒውዮርክ የተባበሩት መንግስታት ድርጅት አመታዊ ጉባኤ ተገኝተው ንግግር ያደርጋሉ ተባለ። በተባበሩት መንግስታት ድርጅት የሚያገለግሉት የእስራኤል አምባሳደር ዳኒ ዳኖን እንዳሉት ጠቅላይ ሚኒስትሩ በንግግራቸው ትኩረት የሚያደርጉት የአብርሃም ስምምነትን በተመለከተ ነው። አምባሳደር ዳኒ ዳኖን ከፎክስ ኒውስ ቴሌቪዥን ጣቢያ ጋር ባካሄዱት ቃለ ምልልስ እንደገለጹት የአብርሃም ስምምነት 6 ዓመት መሙላቱን በተመለከተ የሰላም ስምምነቱን የበለጠ ለማስፋፋት ስለሚፈልግ ጠቅላይ ሚኒስትር ቢንያሚን ኔታንያሁ በድርጅቱ ጉባኤ በዚሁ ዘርፍ ትኩረት ያደርጋሉ ብለዋል። በኮቴላ ማረቪ 150 ሺህ የሚሆኑ ምእመናን ሌሊቱን የቅርታ ጸሎትን ሲጸልዩ ማደራቸው ተገለጸ። በቅርታ ጸሎት ከተሳተፉት መካከል በሐማስ ድርጅት የተጠለፉና የተለቀቁ ዜጎችም ይገኙበታል። የበንዲ እንዳለ ዮም ኪፑር የጾምና ጸሎት ቀን ዛሬ እሁድ ምሽት ጀምሮ እስከ ነገ ምሽት ድረስ ይከበራል። ዮም ኪፑርን በመላ ሀገሪቱ በሚገኙ ጸሎት ቤቶችና ሌሎች ቦታዎች በጾምና ጸሎት ለማክበር በሚሊዮን የሚቆጠሩ የሀገሪቱ ዜጎች ከፍተኛ ዝግጅት እያደረጉ ይገኛሉ። ዮም ኪፑር በሰላም እንዲያልፍ የጸጥታ ጥበቃ አካላትና የአደጋ ጊዜ ተጠሪ ድርጅቶችም አስፈላጊውን ዝግጅት አድርገዋል። ለደህንነት አስጊ የሆኑ ነገሮች ካሉ የህዝብ ደጀን ክፍሉ የሚያቀርባቸው ማስጠንቀቂያዎች በጸጥታ የራዲዮ ሞገድ ይፋ ይሆናሉ ተብሏል። ይህ በእንዲህ እንዳለ እስራኤል ህዝብ ጥቅምት 7ቱ የሽብር ጥቃት በኋላ ወደ ልዩነትና የማግባቡ ነገሮች ለመሄድ ቢፈጥንም በህዝቡ መካከል ያለው የጋራ ጉዳይ ሌሎች ከሚያስቡት በላይ መሆኑን የቀድሞ እስራኤል ሊቃነ ራባይ ዳቪድ ላው ገለጹ። ራብ ዳቪድ ላው ከካን ረሸት ቤት ራዲዮ ጣቢያ ጋር ዛሬ ባካሄዱት ቃለ ምልልስ እንደገለጹት የጥቅምት 7ቱ የሽብር ጥቃት ለህብረተሰቡ ልዩነት መፈጠር እንደ ምክንያት ቢገለጽም የህዝቡ የጋራ እሴት ብዙ መሆኑን ገልጸው ህዝቡ ጥሩ ነገሮችን እየፈለገ ነው፣ ከምርጫው በኋላ ውጤቱ ምንም ይሁን ምንም በህብረተሰቡ መካከል ያሉ አለመግባባቶች እንዲቀንሱ ጥረት እናደርጋለን፣ ህዝቡ በትክክለኛ ቦታ ከተገኘ ሁሉም ነገር ጥሩ ይሆናል፣ ሁሉም ፓርቲዎች ህዝቡ በትክክለኛው መንገድ ሊመለከቱ ይገባል ብሏል የቀድሞው የእስራኤል ሊቃነ ራባይ ዳቪድ ላው። በእስራኤል ያረብ ማህበረሰብ ያለውን ህገወጥ መሳሪያ ዝውውር ለመቆጣጠር ፖሊስ የሚያደርገውን ጥረት አጠናክሮ መቀጠሉን አስታወቀ። ፖሊስ በሳምንቱ መጨረሻ ቀናት በደቡብ እስራኤል ኔጌብ ክልል አካባቢ ባደረገው ፍተሻ ህገወጥ የጦር መሳሪያና ሌሎች የጦር ቁሳቁሶችን ይዘዋል ተብለው የተጠረጠሩ 8 ሰዎችን በቁጥጥር ስር አውሏል። ኢቨንት እንዳለ በእስራኤል ያረብ ማህበረሰብ የግድያ ድርጊቶች መጠናከርና ወንጀሎች መብዛት አንዱ ምክንያት ህገወጥ የጦር መሳሪያ ዝውውር መሆኑ ይገለጻል። ታዋቂው ጋዜጠኛ ጊዲዮን ኩጽ በ78 አመቱ ከዚህ ዓለም በሞት ተለየ። ጋዜጠኛው በፓሪስ የኮል እስራኤል ዘጋቢ በመሆን ለአራት አስርት አመታት ያክል አገልግሏል። በአውሮፓና ቀሪው ዓለም የነበሩ ክስተቶችን ዘግቧል። ጋዜጠኛ ጊዲዮን ኩጽ ባለትዳርና የሁለት ልጆች አባት ነበር። ነፍስ ይማር። የሊባኖስ መንግስት ከሄዝቦላ ድርጅት ጋር በቀጥታ ለመወያየት ያደረገው ጥረት ሳይሳካ ቀረ ተባለ። የሊባኖስ አላክባር ጋዜጣ እንደዘገበው የሊባኖስ ፕሬዝዳንት ጆዜፍ አውን ከሄዝቦላ ጋር በቀጥታ ለመወያየት ሞክረው ነበር ግን አልተሳካላቸውም ተብሏል። ቃል አቀባያችን ሮይ ኬስ ካደረሰን ዘገባ መረዳት እንደቻልነው የሄዝቦላ ድርጅት ከሊባኖስ መንግስት ጋር ለመወያየት ከእስራኤል ጋር የተደረሰበት ስምምነት እንደገና እንዲፈተሽ ይፈልጋል። እንዲሁም የሊባኖስ መንግስት በሄዝቦላ ላይ የጣለውን ገደብ ሁሉ እንዲሰርዝና ሁሉንም የሊባኖስ ድርጅቶች አጠቃለለ አቋም እንዲያዝ ሄዝቦላ ይፈልጋል ተብሏል። በየመን ሁቲ አማጽያና ሳውዲ አረቢያ መካከል ያለው ግጭት እንደቀጠለ ነው። በኢራን የሚደገፉት የሁቲ አማጽያን በሳውዲ አረቢያ ላይ የሚያደርሱት ጥቃት እንደቀጠለ ሲሆን ባለፉት ቀናት በዋና ከተማ ሪያድ ጥቃት በማድረሳቸው ምክንያት ውጥረቱ ይበልጥ ጨምሯል። ሳውዲ አረቢያ በሪያድ ለደረሰባት ጥቃት ያጸፋ መልስ ለመስጠት እየተዘጋጀች ነው ተብሏል። ይበንዲ እንዳለ በሳውዲ አረቢያና የሁቲ አማጽያን መካከል ያለውን ውጥረት ምክንያት በማድረግ የአሜሪካ መንግስት ዜጎቹ በመካከለኛው ምስራቅ ባላቸው የጉዞ ሁኔታ ማስጠንቀቂያ አውጥቷል። የሁለቱ ወገኖች ግጭት ሳይጠበቅ ከፍ ወዳለ ደረጃ ሊደርስ ስለሚችልና የአውሮፕላን በረራዎችን መሰረዝ ሊያስከትል ስለሚችል ነው አሜሪካ ለዜጎቿ ማስጠንቀቂያ ያወጣቸው። ኢራን ከአሜሪካ ጋር የነበራትን ድርድር ለመቀጠልና ጦርነቱን ለማቆም የዋሽንግተንን ምላሽ እየተጠባበቀች መሆኑን አስታወቀች። የኢራን ብሔራዊ ደህንነት ቢሮ ኃላፊ ሙህሳን ራዛይ ከአልጀዚራ ቴሌቪዥን ጣቢያ ጋር ባካሄደው ቃለ ምልልስ እንደገለጸው ከአሜሪካ ጋር የነበረውን ድርድር ለመቀጠልና ጦርነቱን ለመጨረስ የፕሬዝዳንት ዶናልድ ትራምፕን ምላሽ እየጠበቅን ነው። የትራምፕ ዛቻ ምንም አይነት ውጤት አያመጣም። ኢራን ለጦርነትም ብትሆን ዝግጁ ናት። ጦርነቱን ለመጨረስ የኢራን ቅድመ ሁኔታዎች በሁሉም ግንባሮች ጦርነቱን ማቆም፣ የተያዘውን የኢራንን ገንዘብ መልቀቅና የሆርሙዝ የባሮች መጠን ገደብ ማንሳት ናቸው ብሏል የኢራን ብሔራዊ ደህንነት ጥበቃ ቢሮ ኃላፊ። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ በመጠኑ ጨምሯል። ነገ ሰኞም ሙቀቱ በመጠኑ ይጨምራል። በተለይ በተራራማ ቦታዎችና መሃል ሀገር ሙቀታማ አየር ጸባይ ሊኖር ይችላል ተብሏል። ማክሰኞና ሮብ ግን ሙቀቱ ይቀንሳል ብለዋል የአየር ንብረት ትንበያ ባለሙያዎች። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 27፣ በቴል አቪቭና ሃይፋ 30፣ በኤርሸባ 31፣ በኤላት 36 ዲግሪ ሴንቲግሬድ ነው። ሻያው ለሰዓቱ ያለን ዜና እዚህ ላይ አበቃም።
1: ሰጠኝ ዘመነ ለዜናው እናመሰግናለን።

0: የተከበራችሁ አድማጮቻችን አሁን ወቅታዊ ዘገባ የምናቀርብበት ሰዓት ነው። ሻየው አሁን በዜና አቀረብ ነው። በቢንያሚን ቀበሌ ዛሬ ረፋዱ ላይ የጥይት ተኩስ በሽብር ጥቃት ተፈጽሞ ነበር። በጥይት ተኩስ በከባድ ሁኔታ 30 አመት ግለሰብ ቆስሎ ነበር። አሁን ከደቂቃዎች በፊት ይፋ የሆነው ደግሞ 30 አመቱ ግለሰብ
1: እስራኤላዊ
0: ህይወቱ ማለፉ ነው። ነፍስ ይማር እንላለን። እንዴት ነው ያለው ሁኔታ?
1: ነፍስ ይማር በእውነትም እንዲህ ህዝብ እስራኤል የዮም ኪፑር የጾም በዓል ያከብር ከዛሬም ጀምሮ ይሄን የሽብር ጥቃት በሰማርያ ቀበሌ በሚገኘው በቢንያ ሚን ቀበሌ ላይ የሽብር ፈጣሪ በመኪና ውስጥ እንደነበረ ወደ እስራኤላዊ የጥይት ተኩስ የከፈተውና ይሄን እንዳልከው አሁን የሲዲዮ ውስጥ ዜና ካነበብ ከቀጥሎ አሁን የደረሰና ዜና የሚያሳዝን በዚህ የሽብር ጥቃት የ30 አመቱ እስራኤላዊ ህይወቱን አጥቷል። ነፍሲማን ይህ አሸባሪ ደግሞ ይሄን የተኩስ ጥይት ተኩስ ከፍቶ ከመኪናው ወጥቶ በእግሩ ካመለጠ በኋላ ነበረ የመከላከያ ሰራዊት ደህንነት ኃይሎች ተከታትለው ያው እሱንም ገለውታል አሸባሪው። እና ይህ የሆነበት ሁኔታ ለምንድን ነው? የአመት በዓል ሊያከብር ህዝብ እስራኤል የጾም በዓል ሊያከብር ቀኑ ሲቀርብ ሰዓታት ሲቀሩ ዛሬ ምሽት ጀምሮ ነው ጾም በዓል የሚከበርበትና ለምን የሽብር ጥቃት ተፈጸመ ብለን ስንጠይቅ ምንድን ነው ሆን ብለው በህዝቡም በሰላም በየጸሎት ቤቱ ተገንቶ ይህን አመት በዓል በተረጋጋ መንፈስ በጾም እንዲያከብር ላለማድረግና ሆን ብለው ለማሸበር ሳይሆን እንዳልቀረ ነው እንግዲህ ይመስላል። ይህን በተመለከተ እንዴት ነው በህዝቡ በእውነትም ከባለፈው ሐሙስ ማታ ናርብ ሌሊቱን ኢየሩሳሌም በቀድሞ ቤተ መቅደስ በኮቴል አማራቢ በብዙ ሺህ የሚቆጠሩ ይሁዳያን የይቅርታ የጸሎት ስነ ስርዓት አድርሰዋል ነውና አሁን እንዴት ነው የሚጠየቀው ጥያቄ ደህንነት ለማስከበር የመከላከያ ሰራዊት የደህንነት ኃይሎች እንዴት ነው እንግዲህ ይህ የሽብር ጥቃት ያው በተጠንቀቅ ጥበቃው እንዲያጠናክር ተጽዕኖ ያሳድራል የሚል ግምት አለ አይደል?
0: አዎ እሱማ የጸጥታ ጥበቃ አካላት አስቀድሞ እንደዚህ አይነት የሽብር ጥቃት እንዳይደርስ መጠንቀቃቸው ይታወሳል። ነገር ግን ምንም ያክል ብትጠነቀቅ ባንድ አከባቢ አብረው የሚኖሩ አካላትን በሙሉ መቶ በመቶ ተቆጣጥረህ አዘልቀውምና በመኪና አልፎ እየሄደ ነው የሽብር ጥቃቱን ያደረሰው። እንዲያውም ይሄ በምንጭ አከባቢ የነበረ ነው እስራኤላዊ የተገደለውና በጣም የሚያሳዝን ነው። እንግዲህ ለማንኛውም ግን መጠንቀቅና ያለውን ሁኔታን በንቃት መከታተል ያስፈልጋል። ሌላ ግን የጸጥታ ጥበቃ አካላት አሁንም ስራቸውን ከፍተኛ በሆነ ደረጃ እያካሄዱ ይገኛሉ። ነገር ግን መቶ በመቶ ደግሞ ያው መቆጣጠር ስለማይችል እንደዚህ አልፎ አልፎ የሽብር ጥቃት ይደርሳል። እንግዲህ ለሞተው ነፍስ ይማር ከማለት ውጭ ሌላም እንትን የለም። እንግዲህ ደግሞ የሚደነቀው ግን የእስራኤል መከላከያ ሰራዊት ከሌሎች የደህንነት ጥበቃ አካላት ጋር በመተባበር ይህን አሸባሪ ተከታትለው ደምስሰውታል። ይህም ደግሞ ሌላ ውጤት ነው።
1: ልክ ነህ ሰጠኝ። አዎ በዚህ በአመት በዓል ላይ አሸባሪዎቹ የሽብር ጥቃት ይፈጽማሉ የሚል ስጋት ስላለ የመከላከያ ሰራዊት የደህንነት ኃይሎች በሙሉ ከፍተኛ ጥንቃቄ ጥበቃ ወታደራዊ ኃይላቸው ፖሊስ ሰራዊትም አጠናክረው ጥበቃ በተለያዩ ሀገራችን ከተሞች፣ ሰፈሮች ጥበቃውን ያጠናክራሉ። እና አሁን እንግዲህ በዋናነት ወደ በጸሎት ቤት በቤተ ክነሴት ጸሎት ለማድረስ ነው ወደ ብዙዎቹ የሚሄዱት። በዚህ ላይ ካሁን ቀደም እንደነበረው አይነት እንደ ኦክቶበር 7 የሽብር ጥቃት አይነት ያልተጠበቀ የሽብር ጥቃት እንዳይፈጸም እንደሚባለው ያው የሽጉጥ የታጠቁ ወታደሮችም ደግሞ በዚህ በዮም ኪፑር አመት በዓል ደግሞ ያው ደህንነትን ህዝብን ደህንነት ለማስጠበቅ ሲባል ደግሞ እያንዳንዱ ሽጉጥ እንደታጠቀ በህግ ፍቃድ የታጠቁ የደህንነት ኃይሎች ይጠቀሙበታል ነው ተብሎ የሚጠበቀው አይደል?
0: አዎ የጥቅምት ሰባቱ አይነት የሽብር ጥቃት የሚደርስበት ሁኔታ የለም። ምክንያቱም መከላከያ ሰራዊቱም ሌሎች የጸጥታ ጥበቃ አካላትም አስፈላጊውን ጥንቃቄ ያደረጉበት ነው። እንዳልከው ግን በየጾለት ቤቱ የጦር መሳሪያ ያዙ አካላት አብረው ይጸለዩ ጸጥታውን ያስከብራሉ። ምንም እንኳን ያው ያሸባሪዎችን እንቅስቃሴ ማቆም የማይቻልበት 100% ሊኖር ስለማይችል ስለዚህ አስፈላጊውን ጥንቃቄ ለማድረግ እንደዚህ የጸጥታ ጥበቃ አባላት መሰማራታቸው ጥሩ ነው። ህዝቡን በንቃት ሁኔታዎችን መከታተል አለበት። ለጊዜው ምንም እንግዲህ ከዚህ ዛሬ ከደረሰው የሽብር ጥቃት ውጪ በደጀን ዙም የተላለፈ ለየት ያለ መመሪያ የለም። ሁኔታውን እንግዲህ በሰላም እንዲያልፍ ነው የጾምና የጸሎት ቀን ያው ዛሬ ምሽት ይጀምራል። ያው በሰላም እንዲያሳልፍ
1: አለ ምክንያት አይደለም ሰጠኝ የህዝቡን ለማሸበር ብያ አስቤ ሳይሆን ታውን ቀደም ባለፉት ቅርብ ሳምንታት በደቡብ እስራኤል በኢላት አካባቢ የመከላከያ ሰራዊት የደህንነት ኃይሎች በሙሉ እንደዛ እንደ ኦክቶበር 7 አይነት ያልተጠበቀ የሽብር ጥቃት እንዳይነሳ በዚህ ምኖርበት መካከለኛው ምስራቅ ሙሉ በሙሉ የተረጋጋ ባለመሆኑ ጠላት ምን ጊዜም ቢሆን ባላሰብከው ጊዜ ለማጥቃት ይፈልጋል። ይህን ነገር ደግሞ ለመመከት እንደመከላከል በሚል የመከላከያ ሰራዊት በጣም መጠነ ሰፊ ሆነ ወታደራዊ ልምምድ ማድረጉ የታወቀ ነውና በዚህ ላይ ያመነ
0: የኪፖር ጦርነትም እናስተውሳለን። ህዝብ እስራኤል በጾለት እና ጾም ያለ ወራራጉበት ሁኔታም እናስተውሳለንና እንግዲህ ከታሪክ መማር ነው ጥሩ እንትን ነው ማስጨበጫ ነው።
1: ይበንዴ እንዳለ በሰላም የጾም የኪፖር ያው በብራይስት የኪፖር በአማርኛችን ደግሞ ዮም አስተስርዮ የጾም በዓል በመሆኑ ዛሬ ምሽት ጀምሮ ያው እንግዲህ በመላ ሀገራችን ይከበራል። በጾም እስከ ነገ ሰኞ ማታ ማምሻውን ድረስ ይከበራልና በዚህ ላይ በተመለከተ በርግጥ በቀጣይነቱም ያው በሃይማኖት መሪዎችም እነሱ ገለጻም ያደርጋሉ ያስተምሩናል። አሁን በዋናነት ደግሞ ከጤንነት ጋር በተያያዘ ይህን የሰው ልጅው ጤንነታችን መጠበቅ በጣም አስፈላጊ ነው። በዚህ ላይ በአብዛኛው የዶክተር ባለሙያዎችም ገለጻ ያደርጋሉ። ምን ሚል ነው ራባናት ቀሳ ውስጥም ሳይቀር የህዝቡን ደህንነት የህክምና በቋሚነት ክኒን መድኃኒት የሚወስዱ ሰዎች ደግሞ ያው ፒቁሽ ምንድን ነው ፒቋህ ነፈሽ ይባላል። ለህይወት ጥበቃ ሲባል አስፈላጊ ነገሮችን መጠቀም ሲሉ እንሰማቸዋለን አይደል?
0: አዎ በጣም አስፈላጊ ነው ማድረግ ይገባል። ልክ ነህ። እንግዲህ የጾምና የጾለቱ ቀን በሰላም እንዲያልፍ የምኞታችን ነው። ምናልባት እንግዲህ የመግቢያና የመውጫውን ሰዓት እንገልጽና ወደ ቀጣዩ ዘገባ እንለፍ። በኢየሩሳሌምና አካባቢ መግቢያ ሰዓት 5:58 ነው። መውጫ ሰዓት ደግሞ 7:13 ላይ ነው። በቴላቪቭና አካባቢ የመግቢያ ሰዓት 6:22 ሲሆን የመውጫ ሰዓት 7:00 ላይ ወይም 15 ላይ ነው። በሃይፋና አካባቢ የመግቢያ ሰዓት 6:09 የመውጫ ሰዓት ደግሞ 7:15። በቲቬሪያና አካባቢ የመግቢያ ሰዓት 6:19 የመውጫ ሰዓት ደግሞ 7:13። በብኤርሸባና አካባቢ የመግቢያ ሰዓት 6:21 መውጫ ሰዓት ደግሞ 7:15 ነው። በኤላትና አካባቢ መግቢያ ሰዓት 6:20 መውጫ ደግሞ 7:13 ነው። ሻያ ወደ ቀጣዩ ዘገባ ስንዳልፍ እንግዲህ ደቡብ ምዕራብ የመን የሚቆጣጠሩት ሁቲዎች እንግዲህ ሁቲ አማጽያን ባስመለከተ ሳውዲ አረቢያ እና ማዕከላዊ የመን መንግስት ባለስልጣናት ምን እያሉ ነው? እንዴት ነው ተጨባጭ ሁኔታ?
1: ሁቲዎች አማጽያን በደቡብ ምዕራብ የመን በጣም ቁልፍ የሆኑ ከተማዎችን ተቆጣጥረዋል። ባሳለፍኑት ቀናት በዚህ በቀይ ባህር አቅራቢያ በሚገኙና ይህን የአረብ የአለብ የነዳጅና የተለያዩ ሸቀጣሸቀጦችን የሚጭኑ መርከቦች መተላለፊያ የሆነው የቀይ ባህር ደግሞ ሙሉ በሙሉ ለመቆጣጠር እየገሰገሰች ስለሆነ በዛ አካባቢ ያሉትን የየመን ከተሞችም ለመቆጣጠር ከፍተኛ እንቅስቃሴ እያደረጉ በሆኑበት ጊዜ ጊዜ ይሄንን ለመቅጣት በሚባል በርግጥ የመን በሁለት አካል ተከፋፍላለች። በአንደኛው በዋናው ማዕከላዊ መንግስት በሳውዲ አረቢያ ድጋፍ የሚደረግለትና ሌላኛው ደግሞ ሁቲ አማጽያን ደግሞ በየመን በኢራን ድጋፍ የሚደረግለት ነው። የጦር መሳሪያ የሰንቀ ሁሉ የሚያገኘው ከየት ነው? ከኢራን ዶር ይነገራልና አሁን በጣም አሳሳቢ አልፎ አልፎ ደግሞ ከየመን አልፎ የሳውዲ አረቢያ ከተሞች እያጠቁናቸው አማጽያን ኃይሎች ምንን ደግሞ ለመቆጣጠር በሚል የሊባኖስ ውስጥ የሚገኝ የሊባኖስ ጋዜጣ አልሙዶን እንደዘገበው ከሆነ ሳውዲ አረቢያ በየመን የምዕራባዊ የባህር ዳርቻ ግንባር በፍጥነት የመናጋት የጸጥታ መደፍረስ ሁኔታ አልሙኻ ከተማ መውደቅ በአማጽያን በሁቲ አማጽያን ኃይሎች እጅ መውደቅ እንዲሁም በዛው አካባቢ በቀይ ባህርና በባብ አልማንደብ ከተማ ይህን ስትራቴጂካዊ የሆኑ ደሴቶችን ደግሞ በቀይ ባህር አካባቢ የሚገኙ
0: የባህሮች ምጥ
1: በባህሮች ምጥ አካባቢ ያሉትን ሁቲ አማጽያን እየተቆጣጠሩ ስለሆነ አሁን የሳውዲ አረቢያ ከየመን መንግስት ጋር በመተባበር ይህንን ጦርነት እንዴት መዋጋት እንደሚቻል አንድ ብሔራዊ መቋቋም የሆነ ድርጅት አካል የሚያስችል ግንባር የሳውዲ አረቢያ ያቋቋመች መሆኑን ይነገራል። እንግዲህ እስከ መቼ ነው እንግዲህ በዚህ አይነት ሁኔታ
0: እንግዲህ ሁቲ አማጽያን የኢራን ደጋፊዎች ናቸው። ከኢራን እርዳታ የሚያገኙ እነሱ ተጠናከሩ ማለት በተዘዋዋሪ ኢራን ተጠናከረች ማለት ነው። አደጋው ደግሞ ለመካከለኛው ምስራቅ ሁሉ የኢራን ጠላቶች ነው ለሚባሉት ሀገራት ሁሉ ነው የሚሆን። ስለዚህ የኢራንን የበላይነት የሚያመጣ ነው የሚሆንና በጥንቃቄ መታየት ያለበት ይመስላል። እንደ አሜሪካ ያሉ ሀገራት እኛ ካልተነካን ማንንም ማንነካን ብለው ከሁቲዎች ጋር ካሁን በፊት የተፈራረሙትን እየጠበቁ ነው ያሉና ይህ ጉዳይ በጣም አስጊ ነው ለወደፊት። እንደው አሁን ያለው ነው እየታየ ያለ አሜሪካ እኔ ካልተጠቃሁ መርከቦች ካልተጎዱ እናንተን አላጠቃም የሚል አይነት ነው። እንደውም ትዝ ይልህ እንደሆነ ሁቲዎች ወደ እስራኤል እየተኮሱ አሜሪካ በሁቲዎች ላይ አትተኩስም ነበርና አንዳንድ ጊዜ አሜሪካ ሁሉን ነገር እንደው አቋርጣ የምትተወው ነገር ዋጋ የሚያስከፍል ነው መስሎ የሚታየኝ። ለማንኛውም ወደፊት
1: ሰራዊቷ የኢራን የአሜሪካ መንግስት ትራምፕ የሚመሩት ጦርነቱ በተለያዩ አቅጣጫዎች ጦርነት መክፈት አልፈልግም፣ በተለይ በኢራን በሆርሙዝ ወሽመጥ ባህር ወሽመጥ ላይ ባለው ጦርነት ማከክ በአንድ በኩል ያው የተኩስ ልውውጥ ይኖራል፣ በሌላ በኩል ደግሞ ያው በአሜሪካና በኢራን መካከል በሌላ በኩል ደግሞ ዲፕሎማሲያዊ ማለት ሰላማዊ በሆነ ድርድር እንዳለ ይነገራል። ይህ ድርድር ከምን እንደደረሰ አይታወቅም።
0: እንግዲህ በኢራን በኩል አሜሪካ ሀሳቡን አቅርባለች፣ ግን ኢራን ያስቀመጠቻቸው ቅድመ ሁኔታዎች አሉ። ዞሮ ዞሮ አሜሪካ እየጀመረች የምትተወው ነገር ላትጨርስ እየጀመረች የደህንነቱን ስጋት ወደ እስራኤል ወደ አካባቢ ሀገራት ነው የምትጥለውና ወይም ባልጀመረች ከጀመረች ደግሞ በጨረሰችና ብዙ የኢራንም ጉዳይ በዚህ የሊባኖስም ጉዳይ የጋዛ ጉዳይ ብዙ ነገር መጀመር የቀሩ ነውና በቀጣይ ለሚቋቋመው እስራኤል መንግስት ትልቅ የደህንነት ፈተና አለበት ነው ብዬ ማስበውና ለማንኛውም ዞሮ ዞሮ የአካባቢያችን ሁኔታ ውጥረት የሚከትለው እንግዲህ ሰላሙን ያምጣልን። ሰላም ጾም ይሁን ይሻያል
1: ሁላችን። በእውነት ጾም በአንድ በኩል ጥቅም ከጤንነት ጋርም ጥሩ ነው፣ መጾም ጥሩ ነው። በሌላ በኩል ደግሞ ያው ጤንነት በተለይ በህመምተኛ የሚታመሙ ሰዎች ካለ በቋሚነት ከኒን የሚወስዱ ጤንነታቸውን ይጠብቁ ለማለት ያህል ነው።
0: የሐኪም ምክር ከሐኪም ምክር ጋር ከራስ ማንነት ጋር አያይዞ ሁኔታዎችን ማየት ያስፈልጋል። የሚፈቀድበት ሁኔታ ስላለ
1: ደግሞ ከአማኞቹ በጣም ሃይማኖት አክባሪዎቹ ደግሞ ከራባኒም ከቀሳውስት ጋር
0: መመካከር
1: መመካከር ጥሩ ነው። ባሉ ከመግባቱ በፊት ደውሎ በስልክም ደውሎ ምን ላድርግ እንዴት ላድርግ ብሎ መማከር ጥሩ ነው። እሺ ወደ ቀጣዩ ዝግጅት ስናልፍ
0: አዎ እንለፍ ወደዚህ ሳምንት አዎ ወደ ፕሮግራሙን እናልፋለን ወደ ቀጣታ

የአስተሳሪዮ ጾም ዋዜማ። በአስተሳሪዮ ቀን አምስት ነገሮች መቆጠብ ተገቢ ነው ይባላል። አንደኛ ከመብላትና ከመጠጣት መቆጠብ፣ ከመታጠብና ከመዝናናት መቆጠብ፣ ሰውነትን በቅባት ከመቀባትና ከመኳኳል መቆጠብ፣ ከቆዳ የተሰራ ጫማ አለማድረግ፣ ከሴት ጋር አለመተኛት ይላል። ቤተ መቅደሱ በነበረበት ዘመን በሥራው ኃጢአት የተጠጠተ ሰው ንስሐ ገብቶ ኃጢአቱን ከተናዘዘ በኋላ የኃጢአት ማስተሰሪያ መሥዋዕት ለካህኑ ይሰጥ ነበር። ዛሬ ግን በኃጢአታችን ብዛት ምክንያት ቤተ መቅደስ መሠዊያና ካህን ስለሌለንና እንደ ቀድሞ መሥዋዕት ለማቅረብ ስለማንችል በዚህ ምትክም መጽዋት እንደምንጸውት ይደረጋል። እነዚህን በጎ ሥራዎች በመፈጸም ከፈጣሪያችን ይቅርታ እንድናገኝ ሙሉ እምነት አለን። ይሁን እንጂ በዚህ ቀን እግዚአብሔር ራሱን በበደሉት ይምራል እንጂ ሰው ለሰው በተበዳደለው በደል እስኪታረቁ ድረስ ይቅርታ እንደማያደርግላቸው እያንዳንዱ ማሰብ አለበት። እጁን በባልደረባው ሀብት የወሰደደ ባልንጀራውን የመታ ወይም ክብሩን ያዋረደ ሰው የሰውን ሀብት መመለስ ወይም ክሶ መታረቅ አለበት። ተበዳዩም ከጭካኔ ቂም መያዝ የእስራኤላዊ ባህሪ ስላለመሆኑ በፍጹም ልቡ ይቅር ማለት አለበት። ይቅርታ ሲለመንም የማይለመን ሰው ጸሎቱ አይሰማለትም። ጻድቃን በተበድለው ሳይለመኑ ይቅር ይላሉ። ጾምን በትክክል የሚጾምበት ኃይል እንዲያገኝም የአስተሰሪዮ ጾም ዋዜማ ከፀሐይ ግባት በፊት ዘወትር ከሚበላውና ከሚጠጣው አብልጦ መብላትና መጠጣት ይገባዋል። ከሚበላቸው ምግቦች አብዛኛዎቹ ጣፋጭ ቢሆን የተሻለ ነው። የዋዜማው ዕለት ከቀትር በኋላ እያንዳንዱ ሰው ሴቶችም ጭምር ሰውነታቸውን መታጠብ ይገባል። የቤቱ አስተዳዳሪ ከቀትር በኋላም የሚደርሰውን ጸሎት ለማድረስ ወደ ጸሎት ቤቱ ከመሄዱ በፊት ሁለት መብራቶች ማብራት አለበት። ከነዚህ መብራቶች አንዱ ላለፉት ዘመዶቹ መታሰቢያ ሲሆን፣ ሁለተኛው በሕይወታቸው ላሉት ነው። እነዚህ መብራቶች ሳይጠፉ እስከ በዓሉ ፍጻሜ ድረስ አድረው መዋል አለባቸው። የዓመተ በዓል ልብሱን ለብሶ ከቀትር በኋላም የሚያደርሰውን ጸሎት ከጸሎት ቤቱ አድርሶ ወደ ቤቱ ሲመለስ ራት ከፀሐይ ግባት በፊት ይበላል። ራት ተበልቶ ወደ ጸሎት ቤቱ ከመመለሱ በፊትም ወላጆች ልጆቻቸውንና የልጅ ልጆቻቸውን ሰብስበው ልባቸው ከፈጣሪያቸው ጋር ፍጹም እንዲሆን የእግዚአብሔርን ትእዛዝ አክባሪዎችንና ፈጻሚዎች እንዲሆኑ ለቅድስቲቱ እመቤታችን ለአገራቸው ለወገናቸውና ለወላጆቻቸው ታማኝ እንዲሆኑ የልመና ጸሎት ከደረሱ በኋላ ይመረቋቸዋል። ከዚህ በኋላ የቤቱ እመቤት ስለ በዓሉ ክብር የተዘጋጁትን መብራቶች ለአድሊቅ ኒየርሸል ዮም ኪፑር እንዲሁም ሸህያኑ የሚሉትን መብራቶች በማብራት ታበራለች። የአስተሰሪዮ ጾም በሰንበት ቀን የዋለ እንደሆን ግን ለአድሊቅ ኒየርሸል ሻባት ቆዴሽ ብለው የዮም ኪፑር የሚለውን ቡራኬ መባረክ አለባት። ስለ ባሉ ክብር የጠዳ ነጭ ልብስ መልበስ ተለምደዋል። ሴቶችም እንደዚሁ ነጭ ልብስ መልበስ አለባቸው። በጌጥ መሸላለሙ ግን በቀኑ ግርማ ምክንያት ተከልክለዋል።

0: የናፈረ
1: የአስተሰርዮ ጾም ማታ የአስተሰርዮ ማታ ጸሎት በሚደረግበት ጊዜ ጣሊት ባለ ዘርፍ ልብስ ይለበሳል። ጣሊቱንም ከፀሐይ ግባት በፊት መልበስ ይገባል። ባሩክ አታዶናይ ሊሆን ሚልኻ ወላም አሽር ቅድሻኑ በሚጽወታ በጽባኑ ሊታጤፍ በጽጽት የሚለውን ቡራኬ ያድርግ። ጸሎት ከመጀመሩ በፊትም የወሪቱ ማስመጫ ሳጥን ይከፈታል። ከፍተኛ ማረግ ያለው ሰው አንዱን ኦሪት አውጥቶ ይዞ ኦሪት የነበበውን ስፍራ ይዞራል። በዚህም ጊዜ ህዝቡ ኦሪቱን እየሳመ ከዚህ በፊት ባደረገው ስህተት ይቅርታ እየለመነ ለወደፊቱ ህጉን ለመጠበቅ ወይም ኃይልና ብርታት እንዲሰጠው ልመናውን ወደ እግዚአብሔር ያቀርባል። የእስራኤል ልጆች እግዚአብሔር በሰሩት ኃጢአት ተጠጥተው በጾምና በጸሎት ንስሐ የሚገቡበትና ለወደፊቱም ምግባራቸውን ለማሻሻልና ትእዛዙን ለመጠበቅ ከፈጣሪያቸው ኃይልና ብርታት የሚለምኑበት ከዓመቱ አንዱን ቀን ለኃጢአት ማስተሰሪያ ሰጣቸው። ንጹሖቹ የቀድሞ በአባቶቻችን ኦሪትን በሚያወጡበት ሰዓት የተቀደሱትን የኦሪት ሕግጋት በመተላለፋቸው ባደረጉት ስህተት እንባቸውን እያፈሰሱ ከፈጣሪያቸው ይቅርታ ይለምኑ ነበር። ጽሑፉ እንዲህ ሲል እናገኛለን። ራቢ ኤልያሁ እንዲህ አለ፣ መታሰቢያው የተባረከ ይሁንና መምህራችን ሙሴ ሁለተኛዎቹን የኪዳን ገበቶች ለመቀበል ዳግመኛ ወደ ሲና ተራራክ በወጣ ጊዜ ህዝቡ ከዚህ በፊት ባደረገው ስህተት በመጠጠትና ለወደፊቱም ከፊትና እንዳይደርስ የእግዚአብሔርን ጥበቃ ለመለመን 39ኛውንና 40ኛውን ቀን በጾምና በጸሎት አሳልፎ በ40ኛው ቀን ሙሴን ለመቀበል ወደ ሲና ተራራ ሄደ። እግዚአብሔር ሙሴንም እያለቀሰ ወደ ህዝቡ ሲሄድ ህዝቡም እያለቀሰ ወደ ሙሴ መጣ። አይቶም የረኅራይ ባህሪው ስለ ተቀሰቀሰ ልጆቹ የተላቀሳቸውበት ይህ የዛሬው ቀን ከዛሬ ጀምሮ ለእናንተና ለልጅ ልጆቻቸው እስከ ትውልዶች መጨረሻ የምሕረት የይቅርታና የኃጢአት ማስተሰሪያ ቀን ሆኖ የደስታ ቀን እንዲሆንላችሁም በተቀደሰው ትልቁ ስሜ እምልላችኋለሁ አለ። የአስተሰርዮ ማታና ጠዋት ሽማ ኢስራኤል የሚለውን ጸሎት በሚነበብበት ጊዜ ባሮክ ሸም ክቦድ ማልኮቶ ለኦላም ባኤድ የሚሉትን ቃላት ህዝቡ በሙሉ አንድነት ከፍ ባለ ድምፅ ያነባል። መላእክታን ፈጣሪያቸው የምስጋና ቅኔ የሚያቀርቡበት ጊዜ ስለሚቆሙ የማታውን ጸሎት በቁምና በማድረስ ለማድ ያደረጉ ሰዎች አሉ። ነገር ግን ግዴታ የለበትም። በዚህ በሰባተኛውም ቀን ወር ባለፈው የተቀደሰ ጉባኤ ይሁንላችሁ፣ ነፍሳችሁንም አድክሙ፣ አንዳች ሥራ አትስሩ። ዘሁልቁ ምዕራፍ 29 ቁጥር 7 የዘላለም ሕግ ይሁንላችሁ። በሰባተኛው ወር ከወሩም በአስረኛው ቀን ነፍሳችሁን አድክሙ፣ ሥራም ሁሉ አትስሩ። በመካከላችሁም የተቀመጠው ስደተኛ በዚህ ቀን ኃጢአታችሁን ይቅር ይላችኋልና ከኃጢአታችሁ ሁሉ ንጹሖች ያደርጋችሁ ዘንድ በእግዚአብሔር ፊት ንጹሖች ትሆናላችሁ። የሰንበት ሰንበት ነው፣ ለእናንተ ነፍሳችሁን አድክሙ። የዘላለም ሕግ ይሁንላችሁ። ዘሌዋውያን ምዕራፍ 17 ቁጥር 29 እስከ 32 በዚህ በሰባተኛው ወር በአስረኛው ቀን ግን የአስተሰርዮ ቀን ነው፣ የተቀደሰ ጉባኤ ይሁንላችሁ። ነፍሳችሁን አድክሙ፣ በዚሁም ቀን አንዳች ሥራ አትስሩ። እርሱ የስርየት ቀን ነውና በእግዚአብሔር በአምላካችሁ ፊት በዚሁ ቀን ያልደከመች ነፍስ ሁሉ ያች ነፍስ ከወገኗ ተጠፋለችና፣ በዚሁ ቀን አንዳች ሥራ የሠራች ነፍስ ሁሉ ያችን ነፍስ ከወገኗ መካከል አጠፋታለሁ። አንዳች ሥራ አትስሩ። ለልጆቻችሁ የዘላለምና ይሁንላችሁ። የሰንበት ሰንበት ይሁንላችሁ። ነፍሳችሁንም አድክሙ። ከወሩ በዘጠኝ ከማታ እስከ ማታ ድረስ ሰንበታችሁን አክብሩ። ዘሌዋውያን ምዕራፍ 16 ቁጥር 29 እስከ 32 እኔ የምመርጠው ጾም ይህ አይደለምን? የበደል አስራትን መፍታት፣ የቀንበርን መሳሪያ መፍታት፣ የተጠቁትን አርነት ማውጣት፣ ቀንበርን ሁሉ አንድነት ሰበሩ፣ ለተራበ እንጀራችሁን እንድትቆርሱለት፣ መጠጊያ ያጣውን የተጠየቁትን ወደ ቤትህ እንድታገባ፣ የተራቆቱትን ከሥጋህ ሳትሸሽግ እንድታለብሰው፣ አይደለምን? ፈውስም ሆኖ ይቀርባል። ጽድቅህም በፊት በፊትህ ይሄዳል። የእግዚአብሔርም ክብር በስተኋላህ ይጠብቃል። ኢሳይ ምዕራፍ 58 ቁጥር 6 እስከ 9 የሰሰሪው ዕለት የድሎት ትጥብ ተከለከለ እንጂ እጅና ፊት መታጠብ ስለተፈቀደ በማንኛውም ጊዜ ሊታጠብ ይችላል። ቅባት መቀባት በፍጹም ክልክል ነው። ህመምተኛና እምነተኛ ግን ህመሙ ለህይወቱ የሚያሰጋ ቢሆን ስንኳ እንደ እያንዳንዱ ለመቀባት ይችላል። የአስተሰሪው ማታና ቀን የጎማ ወይም ከጨርቅ የተሰፋ ጫማ ካልሆነ በቀር ከቆዳ የተሰራ ጫማ መልበስ አይገባም። ህመምተኛና እንዲሁም እግረ ድዌና አራስ ከወለደችበት ቀን ጀምሮ በሰላሳ ቀን ውስጥ የቆዳ ጫማ ለመልበስ ተፈቅዶላታል። የአስተሰሪው ዕለት መብላትና መጠጣት ፈጽሞ ክልክል ነው። እርጉዞችና እመጫቶችም መጾም አለባቸው። የአስተሰሪው ዕለት መብላትና መጠጣት ፈጽሞ ክልክል ነው። እርጉዞችና እመጫቶችም መጾም አለባቸው። እርጉዝ ሴት ምግብ ሸቷት ስለ ጎመጀች ከሸተታት ምግብ ሳትቀምስለት ብትቀር አደጋ የሚያመጣባት ከሆነና ስጡኝ ልቅመሰው ካለች ወይም ስጡኝ ልብላ ብትል እንኳን መልኳ ከተለወጠ ዛሬ የአስተሰሪው ጾም በመሆኑ መብላት አይገባም ብለው ይነግሯታል። ይህን ሰምታ ለመበርታት ካልቻለች ግን ከምግቡ በጥቂቱ ማቅመስ ይገባል። ጥቂት ከቀመሰች በኋላ መንፈሷ ከጥስያ ያልተረጋጋ እንደሆን ግን የሚበቃትን ያህል ትብላ። አራስ ከወለደች በኋላ ጀምሮ በሦስቱ ቀኖች ውስጥ ለመጾም ብትፈቅድ ስንኳ እስከ አስገድዶ ማብላት ነው እንጂ ፈቃዷን መፈጸም አይገባም። ከአራተኛው ቀን እስከ ሰባተኛው ቀን እጾማለሁ ካለች እንድትበላ አትገደድም። ከእናቱ ጡት በቀር ሌላ ነገር የማይቀምስ ደካማ ሕፃን ያላት እመጫት የእናቱ መጾም በሕፃኑ ላይ አደጋ የሚያመጣበት ከሆነ እናቱ መጾም አይገባትም። በጠና ለታመመ ሰው ሰንበትን መሻር እንደሚገባ አስተሰሪውንም ሽሮ የሚያስፈልገውን ሁሉ አብስሎና አዘጋጅቶ ከፊቱ ካቀረቡለት በኋላ ዛሬ የአስተሰሪው ጾም ነው፣ ነገር ግን ብትጾም አደጋ ያስከትልብሃል ይሆናል ብላ መድኃኒት ይሁንልህ ይሉታል። ይሁን እንጂ ህመምተኛና በአንድ ጊዜ አብዝቶ ከሚበላ ጊዜ ወደ ጊዜ ከጥቂቱ ቢበላ ይሻለዋል። ሐኪሙ ህመምተኛውን ለመጾም ይችላል ሲል፣ ህመምተኛው አልችልም ካለ የነፍሱን ጭንቀት የሚያውቀው ራሱ ነውና ህመምተኛው የተናገረው ይጸናል። ህመምተኛው መጾም ሲፈቅድ ሐኪሙ ከከለከለው የሐኪሙ ቃል ይጸናል። አንዱ ሐኪም ይብላ ሲል ሁለተኛው ሐኪም ይጹም ቢል ይብላ የሚለው ሐኪም ቃል ይጸናል። የሁለቱ ሐኪሞች ቃል ይጸናል። ህመምተኛው ራሱ ልብላ ካለና አንድ ሐኪም እንዳይበላ ካዘዘ ለመፈጸም የሚችል መሆኑን መቶ ሐኪም ቢያረጋግጡም ስንኳ የሁለቱ ቃል ኪዳን ይጸናል። የአሌቬያቦና ኤትዮማኪ ፑሪም ሀዘ የሚለውን በመጨመር ከበብላ በኋላ የሚያደርገውን ቡራኬ ማድረግ አለበት። ቅዱስ ግን አያስፈልግም። የጸሎቱ ተራ ከጸሎት መጽሐፍ ይገኛል። በጾምና በጸሎት የደከመውን ሰውነቱን ለማጠንከር ሽቱ ወይም መልካም ማዛ ያለው ቅጠላቅጠሎች የሚያሸት ሰው ከማሽተቱ በፊት ቦሬሚኔ ወይም አጼ ወይም ኢስቤ ብሳሚም የሚለውን ቡራኬ ያድርግ። በሞት የተለዩ ከአንድ ዓመት በላይ ላለፋቸው ዘመዶቹም የአስተሰሪው ዕለት ለነፍሳቸው እረፍት የሚለውንና ጸሎት ማድረስ ተለምደዋል። ኒላ የተባለው ጸሎት ሲፈጸም መለከት ይነፋል። ይህ ከተፈጸመ በኋላ ቡሻና ሀባ በኢየሩሻላይም በሚል ምኞት የዓመት በዓሉ ጸሎት ከተፈጸመ በኋላ የዘወትሩ የማታ ጸሎት ሲፈጸም የምእመናኑ ሁሉ ደስታና ተስፋ በተሞላበት ስሜት ወደ የቤቶታቸው ይመለሳሉ። ከቤቱ በደረሰ ጊዜም ሀብዳላ የዓመት በዓል መውጫ ቡራኪ አድርጎ እግዚአብሔር በቸርነቱ ብዛት ልመናውን ሰምቶ በደሉን እንዲፈቅልን ለመልካም ዘመን ተጽፎ እንደመታተም በመታተማችን ያህል ደስ ብሎናል ይላል። ሻና ጦቫ ግማር ኻቲማ ጦቫ የከርሞሴ ይበለን።

0: በመቀጠል ቄስ ብርሃን ይሄይስ ስለ አስተስሪዮ ስለ ዮም ኪፑር ጾም ሊያስተምረን መስመር ላይ አሉ። ከወር ቄስ ብርሃን ጤና ይስጥልን እንደምን አሉ?
1: ጤና ይስጥልኝ ለተሳተፋችሁ ለኮረ አም እስራኤል እነም ለኮረ ካህናት ለኮረ ረባኔም የሃይማኖት መሪዎች በሙሉ ህዝብ እስራኤል በሙሉ እንኳን ከዚህ ከታላቁ በዓል አደረሰን እላለሁ።
0: አሜን አሜን። ሁላችን በጻድቃን መጽሐፍ እንመዝገብ። እንግዲህ እሱ እስኪ እንዴት ነው ስለ እንግዲህ
2: ስራችን ነው ሻየው
1: እንግዲህ

ቆሙ። እንዲህም ብለህ ነገራቸው አብራላቸው። በሳብዕ ወርህ በሰባተኛ ወር አመ ሰረቀ ወርህ በጨረቃው በዓል በመጀመሪያው ቀን ትኩን ክሙ ተዝካር ተመወሻ በቀንደ መለከት ተዝካር ይሆንላችሁ። ዘመጥቅ በመጥቅ ቅድመ እግዚአብሔር በእግዚአብሔር ፊት ቅድስ ትሰማይ እቺ የመጀመሪያ ትውቀር ብርሃን ሰረቀ ተቀድስ የተቀደሰች ትሆንላችሁ። ተግባር ዘፍትቀናዩ ይትግበሩ። ስራ ማንም ነገር ሁሉ እንዳትሰሩ ባቴ በእሷ ቀን ወአቦ መስዋዕተ ለእግዚአብሔር ለእግዚአብሔር ለአምላካችሁ መስዋዕት ታቀርባላችሁ። ወነበቦ እግዚአብሔር ለሙሴ ወይቤሮ ለሙሴ እግዚአብሔር እንዲህ ብሎ ተናገረው። አስሩ ለሳብዕ ወርህ እነሆ በሰባተኛው ወር በአስረኛው ቀን አማሰሩ ለሳብዕ ወርህ አማሰሩ ለሳብዕ ወርህ በሰባተኛው ወር በአስረኛው ቀን እለተ አስተስርዮ የኃጢአታችሁ ማስተስሪያ ቀን እንዲሆን ይህቺ ቅድስት የተቀደሰ ቀን ይሆንላችሁ። ትሰመይ ለክሙ ለእስራኤል ሁሉ ይሄ ለእናንተ የተሰጠ ሰንበት ነው። ወነፍስክሙ ለነፍስክሙ ለነፍሳችሁ መዳኛ ቀን ነው። ማስተሰሪው ማለት ማስተሰሪያ ቀን ማለት ነው። ዮም ኪፑር ማለትም ደግሞ ኃጢአትን ማስተሰሪ ነው። ወአቦ መስዋዕት ለእግዚአብሔር ለእግዚአብሔር መስዋዕት አቅርቦ ወኩሉ ግብረ ዘትትቀነዩ ሥራ ብላችሁ ግን በዚያች ቀን እንዳትሰሩ ኢትግበሩ በኢትለቅ በዚች ቀን በአስተስርዮ ቀን ማንም ሥራ እንዳትሰሩ እንደ ሰንበት ትቆጠርላችሁ። እስመ ዕለተ አስተስርዮትክሙ እቺ እግዚአብሔር የሰጣችሁ የኃጢአት ማስተሰሪያ ቀን ናትና በዚች ቀን ሥራ ሁሉ እንዳትሰሩ። የእቴን ተባቴ እቺ የአስተሰሪው በእንተ ያክሙ ስለ እናንተ እግዚአብሔር የተቀደሰች ቀን የኃጢአት ማስተሰሪያ ቀን እግዚአብሔር ሰጥቷችኋል። አምላክክሙ አምላካችሁ እስራኤል አምላክ ወኩሉ ነፍስ እንተ ኢታምን ርእሳ ተሰሮ በይቲለ በዚች ቀን ነፍሷን ማታዋርድ ነፍስ ከማታ ጀምሮ እስከ ማታ ድረስ ከህዝቡ ተለይታ ትጥፋ ይላል። ተሰሮ በይቲለ ያቺ ነፍስ ስራ የምትሰራ ወይም ተኝታ የምትውል እግዚአብሔርን ማታመሰግን በሚሆን እስራኤል ህዝብ ተለይቶ ይጥፋ ይላል። ወኩሉ ነፍስ እንተ ትገብር ግብረ ነፍስ ሁሉ ስራ የምትሰራ ነፍስ በይቲ ዕለት በዝች ቀን በአስተስርዮ ቀን ለትደምሰስ እምህዝባ በእስራኤል ትደምሰስ ስሟም በእስራኤል መጽሐፍ እንዳይጻፍ ይላል። ሕገ ዘላለም ይኩነክሙ በማይሌክሙ የህግ ግን ለእናንተ ለዘላለም ህግ ይሁንላችሁ። ሕገ ዘላለም ይኩነክሙ ዘላለም ይኩነክሙ ሕገ ዘላለም ይኩነክሙ ዘላለም በማይሌክሙ የህግ ግን ለዘላለም በዘመናችሁ ሁሉ የምታከብሩት በዓል ነው ይላል። ወበኩሉ ሀበሃሎክሙ በምትኖሩበት አገር ሁሉ ሰንበት ሰንበታት ይእቲለክሙ እቺ የበዓላቶች በዓላት ትሆንላችሁ። ነገር ግን ሰንበትን የሚበልጥ በዓል የለም። ሰንበት ናት የምትቀድም። አህንን ዋለ ነፍስክሙ ነፍሳችሁን አድክሙ እምተስኡ ለወርህ
ለምሳርከ እስከ

0: ሰርክ እነሆ በዘጠነኛው ማታ ገብታችሁ ዛሬ ማታ ጀምራችሁ እስከ ነገ ማታ ድረስ አሁንም ሰንበታችሁን ታረጋላችሁ። አስሩ ለወርህ አስረኛውን ቀን ለዚህ ወር በብርሃን ሰረቀዋል። አሜሃ አሰርብቶ ሰናብቴክሞ የዛን ጊዜ ግን ነገ ማታ ግን ሳመት ባላችሁን ታሰናብታላችሁ ይላል። እና ይሄ ያሳሰረው ህግ ነው። ወይቤሎን ግሮሙ ለደቂቀ እስራኤል ወበሎሙ አማስሩ ወሐሙሱ ለውቱ ወርህ በአይለ መጸለብ ሰዋለት። እንዶ በዚህ ግን በ15ኛው ቀን ደግሞ በመጣው ቅዳሜ ሰንበት በአይለ መጸለብ የተቀደሰ በዓል ሰባት ቀን በዳስ ተቀመጡበት ይላል። ለእግዚአብሔር ለአምላካችሁ ለእግዚአብሔር ወዕለተ ቀዳሚት ቅድስት ሰማይለክሙ የመጀመሪያቱ ቀን የተቀደሰች ታላቅ እንደ ሰንበት ትቆጠራለች ይላል። ወኩሉ ግብር ዘትትቀናዩ ስራ የሚባል እንዳትሰሩ ኢትግበሩ ባቲ በባይለ መጸለትም እንደዚህው ስራ የሚባል እንዳትሰሩ ሰዋ ዕለት ሰባት ቀን ታበውኦ መስዋዕት ለእግዚአብሔር ለእግዚአብሔር መስዋዕት ታገባላችሁ እንጂ ስራ ብላችሁ እንዳትሰሩ። ወሳምንትኒ ዕለት በስምንተኛይቱ ቀንም የተቀደሰች ትሆንላችሁ ይላል አምላክ። ቅድመ ተሰማይለክሙ ለእናንተ እግዚአብሔር የሰጣችሁ ህግ ነው። ወአብኡ መስዋዕት ለእግዚአብሔር ለአምላካችሁ ግን መስዋዕት ታቀርባላችሁ። እስመ ዘጸአት ውእቱ ኩሉ ግብረ ዘትትቀነዩ ኢትግበሩ ባቲ በዛች ቀን ግን ስራ ብላችሁ ማንም እንዳትሰሩ። እሉ ሙንቱ ባላቲሁ ለእግዚአብሔር እነሆ የእግዚአብሔር ባላቶች ተብለው የሚጠሩት እነዚህ ናቸው። ዘሰማይክሙ በስሜ ቅዱስ በተቀደሰው ስሜ የተጠሩ እነዚህ ናቸው። በዘሞሙ ያበውኡ መባ ለእግዚአብሔር ለእግዚአብሔር መባ ታቀርባላችሁ መስዋዕት ታቀርባላችሁ። ወመስዋዕት ቶሙኒ ወሞጣ ቶሙኒ ዘኩሉ አሚረ ከዘወትር ከምታቀርቡት የበለጠ ለአመት ባሎቹ አሁንም መጠጡም መስዋዕቱም አሁንም ከመባው ጋር ታቀርባላችሁ ይላል አምላክ። ወመጣት መጠጣቸውን ጭምር ዘኩሉ አሚረ ዘወትር ከምታደርጉት ሌላ ሰናበት ይሁን እግዚአብሔር እነዚህ የእግዚአብሔር ባላቶች ናቸው። ወዛን በለ ዘመባክሙ ከመባችሁ ጋር ወዘን በለ ኩሉ ብጻቲክሙ ከስለታችሁም ጋር ወዘን በለ በፈቃድክሙ በፈቃዳችሁ ከምታቀርቡት ሌላ በአመት ባሮቹ የተወሰነ አሁንም የነፍሳችሁን ቤዛ ታቀርባላችሁ ይላል አምላክ። ዋመ ለታስሩ ወሐሙሶ እነሆ በሰባተኛ ወር በ15ኛው ቀን ለውቱ ሳብዕ ወርህ በሰባተኛ ወር አመ ፈጸምክሙ አስተጋባተ እክረ ምድርክሙ እነሆ የምድራችሁን ፍሬ ባከማቻችሁ ጊዜ በዓለ ለእግዚአብሔር ሰዋለት ሰባት ቀን ለእግዚአብሔር መስዋዕት ታቀርባላችሁ። ወዕለተ ቀዳሚት እረፍቲቲ የመጀመሪያው ቀንም የእረፍት ቀን የተቀደሰ ቀን ይሆንላችኋል። ወዕለትኒ ሳምንትኒ እረፍቲቲ በስምንተኛው ቀንም የተቀደሰ ቀን ይሆናል። ወአንትሙ ለክሙ ለእናንተ አመለተ ቀዳሚት እረፍት የመጀመሪያቱ ቀን የእረፍት ቀን ትውልላችሁ። እፀ ዘሰናይ እነሆ የሰሬን ቅርንጫፍ ደስ የሚለውን ለምለሙን ቅጠል አድርጋችሁ በዳሱ ውስጥ ትቀመጣላችሁ። ወበቀልተ ተምር የተምር የሰሬን
1: ክቡ ወደ ቄስ ብርሃን ይሄይስ አሁን ስለ ስኮት የዳስ ባል ላይ በቀጣይ ሂደት ባሉት ቀናት ምን መለከተው በእናስተምሩናላችሁ አሁን ዮም ኪፑር አስተስሪዮ ያው እንግዲህ ከዛሬ ማታ ጀምሮ ነገ ቀኑን ስለሆነ እንዴት አከባበሩ እንደው በጥቂት ስኪን
2: ለማጠቃለል ይሞክሩ ጊዜችንም እየተጠቃለለ
0: እንግዲህ ዋናው ህጉ ተዛዶ እንዲያው ቄስራኤል ልጅ ሁሉ ታይዘው የመጡ ናቸው። ሶስቱ ባላቶች በአንድ ወር የሚውሉት በአመት ሶስት ጊዜ እስራኤል ልጅ እግዚአብሔር ፊት እንዲታይ ብለዋል። ነገር ግን ዕብራን ሰርቀ ጀምሮ አስተስሪው ባለመጸለት በአንድ ወር ውስጥ ስለሚውሉ እነዚህ በአንድ ይጠራሉ። ፋሲካ አሁንም ሁለት እንደገና ማይረር በአመት ሶስት ጊዜ የእስራኤል ልጅ የነፍሱን ቤዛ እንዲያቀርብ ብለዋል። እና ዛሬ ማታ ጀምሮ እስከ ነገ ማታ ያው እንደ ሰንበት ይቆጠራል። በጸሎት በስግደት በማነው መግማት በመባ በስለት ይታደራል።
2: ጥሩ። ቄስ ብራኔይስ ከእኛ ጋር ለነበሩት ቆይታ በጣም ነው የምናመሰግን። ግማር ኻቲማ ቶባ።
0: እንግዲህ የጸሎቱ መጀመሪያ ምንድን ነው የሚባለው? ሄርዝጋብ ተብሎ ነው የሚጀመረው። እግዚአብሔር ይመስገን ማለት ሄርዝጋብ ድማይናደራ ሄርዝጋብ ሳሁንታ ግብታንታ ንጉሰ ሄርዝጋብ ዛብዛሃነ እስከይወም እስከዛት ይለት የናወ ሄርዝጋ ዛይረሳከኒ እስከይወም እስከዛት ይለት የናወ ሄርዝጋ አሜባል ሀልሻወ ሄርዝጋ ወሸባን አልሻዋ ሄርዝጋ አርወን ባል አልሻዋ ሄርዝጋ አሰራ አልሻዋ ሄርዝጋ።
1: ክቡር ቄስ ብርሃን እጅግ በጣም እናመሰግናለን። የከርሞሰ ይበለን። ጾም ቃል የተቃለለ ይሆንልን። ለሰጡን ትምህርት እጅግ በጣም እናመሰግናለን። አይ ከይቅርታ ጋር እንደው እንግዲህ ለአድማጮቻችን ከዚህ በተጨማሪ እናስተዋውቀው ከዛሬም ሸት ጀምሮ የሬዲዮ ስርጭት የለንም። ነገ ቀኑ በሙሉም ነገ ማታም የለንም የሬዲዮ ስርጭት። የምንመለስ ወደ ሬዲዮ ቀጥታ ስርጭት የምንመለሰው ማክሰኞ ጠዋት 6 ሰዓት ላይ ነው የምንገናኘው አይደለ?
2: አዎ። እንግዲህ ለቄስ ብርሃን ይስ እናመሰግናለን። ለመላ አድማጮቻችን በሙሉ ቀላል ጾም እንዲሆን እንመኛለን። እንግዲህ ችግር ካለ ያው ይሄ ጋል ሸኬት በተባለው ያው የደጀን እዙ የሚያስጠነቅቅበት ሁኔታ ይኖራል። መሰላም ይጠናቀቃል ብለን ነው ተስፋ የምናደርግ። ለቴክኒክ ባለሙያችን ዮኒ ካክታ እናመሰግናለን። ሻያው እንግዲህ ግማር ኻቲማ ቶባ።
1: ግማር ኻቲማ ቶባ። በጻድቃን መጽሐፍ መዝግበን ፈጣሪ አምላክ ሰጠኝ ዘመነ ሁላችንም እንግዲህ ቀላል ጾም ይሆንልን።
2: ቅርታ አጥፍተን ተሆነ
1: አጥፍተን ከሆነ ይቅርታ ይቅርታ ይቅርታ እንላለን። መቼም ሰው ስጋ ለባሾች ማንኛውም ሰው ያጠፋል። ይቅርታ ይቅርታ እንላለን።
2: ይቅርታ ቀላል ጾም ደናውን እንደነ